ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ ነሐሴ 25 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጴጥሮስ ግራ መጋባት ቢያጋጠመንም ከእግዚአብሔር ጋር መነጋገር ያስፈልጋል ሲሉ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ የሄይቲ ታጋቾች እንዲፈቱና ለኔፓል ህዝብ እርዳታ እንዲደረግለት ማሳሰባቸውን በሁለተኛው ዜናችን እናስደምጣችኋለን። የቅድስት ሞኒካ አጽም ወደ ሌላ ስፍራ መዛወሩን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። ቅዱስ አጎስጢኖስ እንደሚያስተምረው ቤተክርስቲያን ለሁሉም ክፍት መሆን እንደሚገባ መነገሩን በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናችሁን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጴጥሮስ ግራ መጋባት ቢያጋጥመንም ከእግዚአብሔር ጋር መነጋገር ያስፈልጋል ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ናሴ 24 2018 ዓመተ ምህረት በካስቴል ጋንዶልፎ ከተሰበሰቡት ምእመናን ጋር ሆነው የመልአከ እግዚአብሔር ጸሎት አድርሰዋል። ቅዱስነታቸው በቦታው ለተገኙት ምእመናን ባሰሙት ቃለ ምዕዳን ቅዱስ ጴጥሮስ ሰው እንደመሆኑ ግራ መጋባቱን አስታውሰው ልባችንም ግራ ቢጋባም እውነተኛ ስሜቶቻችንን ለኢየሱስ ክርስቶስ በትህትና መንገር አለብን ሲሉ አሳስበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዕለቱ ለምእመናኑ ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buongiorno e buona domenica. Oggi il Vangelo ci parla di Gesù che svela ai discepoli il mistero della sua Pasqua imminente.
1: ውድ ወንድሞቼና እህቶቼ መልካም ዕለተ ሰንበት ይሁንላችሁ። የዛሬው ቅዱስ ወንጌል ኢየሱስ ለደቀ መዛሙርቱ የሚመጣውን የመከራውን ምስጢር እንዴት እንደገለጠላቸው ይነግረናል። ኢየሱስ ወደ ኢየሩሳሌም መሄድ እንዳለበት በሽማግሌዎች

ካህናት አለቆችና በጻፎች እጅ ብዙ መከራን መቀበል እንዳለበት መገደልና በሶስተኛውም ቀን ከሞት መነሳት እንደሚገባ ተናግሯል። የማቴዎስ ወንጌል ምዕራፍ 16 ቁጥር 21 እርሱ ነገራቸውም ድል አድራጊና ኃያል ከሆነው መሲህ ከሚጠብቁት እጅ የራቀ ነው። እርሱ የሚያስጨንቋቸውን ጠላቶች ድል አድርጎ እንደሚረግጣቸው ነገራቸው። መዝሙረ ዳዊት 108 ቁጥር 13 አስቀድመው ከእርሱ ጋር ባሳለፉት ጊዜያት በብዙ ተግባሮቹና ቃሎቹ ተደንቀው ነበር። ሆኖም ይህ የመጨረሻው መልእክት በእርግጥ ከሚጠበቀው በላይ ነው። በተለይም ጴጥሮስ ገለል አድርጎ ወስዶት እንዲህ አለው፣ ጌታ ሆይ ይህ ከቶ አይድረስብህ ብሎ ይገሥጸው ጀመር። የማቴዎስ ወንጌል ምዕራፍ 16 ቁጥር 22 ከጥቂት ጊዜያት በፊት ጴጥሮስ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ መሲህ መሆኑን አውቆት ነበር። የማቴዎስ ወንጌል ምዕራፍ 16 ቁጥር 16 አሁን ግን በሰማው ነገር በመገረምና ምናልባትም ተስፋ በመቁረጥ ኢየሱስን ገሠጸው። ይህም አሁን ካሳየው ድንቅ የእምነት መግለጫ ጋር የሚቃረን ነው። አዎ፣ አንተ መሲህ እንደሆንክ በእርግጥ አምናለሁ፣ ነገር ግን ዓለም የሚድነው በዚህ መንገድ አይደለም ሲል መለሰ። የጴጥሮስ ንግግር ቅናት የተሞላበትና በእርግጠኝነት በቅን ልቦና በመነሳሳት ያለው ነው። ሆኖም ግን አንድ ነገር እንድንገነዘብ ያደርገናል። እንደ እውነቱ ከሆነ የእግዚአብሔርን መንገዶች መረዳትና መቀበል ለእኛም ቢሆን ሁል ጊዜ ቀላል አይደለም። በተለይም እኛ ከምናስበው እጅግ የራቁ ሲሆኑ ነው። በእምነታችን ውስጥ ፈተና የሚመጣው እግዚአብሔር እንደሚሳሳት፣ እንደማያዳምጠን ወይም ደግሞ ለእኛ እንደማይጨነቅልን ስናስብ ነው። በዚህ እርግጠኛ ባልሆነበት ጊዜ ቅዱስ ጴጥሮስ ሁለት አስፈላጊ ነገሮችን ያስተምረናል። የመጀመሪያው በእንዲህ አይነት ጊዜያት ውስጥም ቢሆን ከእግዚአብሔር ጋር የምናደርገውን ውይይት በፍጹም አለማቋረጥ፣ በምትኩ ከእኛ ምን እንደሚፈልግ በማወቅ ችግሮቻችንን በሙሉ በልበ ሙሉነት ልንነግረው ይገባል። ሁለተኛው በእግዚአብሔር ሥራ ላይ ፈጽሞ አለመፍረድ። ሥራዎቹ እኛ ከምንጠብቀው ነገሮች ጋር የማይጣጣሙ እንኳ ቢሆኑ እርሱ የሚገልጽልንን ነገር በትሕትናና በጸሎት ማዳመጥ ያስፈልጋል። በዚህም የሐዋርያቱ የመጀመሪያው ታላቅነት በግልጽ ይታያል። ኢየሱስ ግን ዞሮ ጴጥሮስን ወደ ኋላ የሂድ አንተ ሰይጣን ሲል መለሰ። የማቴዎስ ወንጌል ምዕራፍ 16 ቁጥር 23 ጴጥሮስና ሌሎች ደቀ መዛሙርት የእርሱን ፈለግ ለመከተል ራሳቸውን መካድ፣ መስቀላቸውን ተሸክመው መከተል እንዳለባቸው አስረዳቸው። የማቴዎስ ወንጌል ምዕራፍ 16 ቁጥር 24 ጴጥሮስም ኢየሱስን ካዳመጠው በኋላ ፈተናውን በመቀበል እስከ ሕይወቱ ፍጻሜ ድረስ ቤዛው አድርጎ ለቆጠረው ለኢየሱስ ክርስቶስ ቃል እስከ ሰማዕትነት ድረስ ታማኝ ሆኖ ቆየ። ስለዚህ እኛም ልባችን ግራ ቢጋባም በእምነትና በጸሎት ሕይወት ውስጥ የሚሰማንን በሙሉ ልክ እንደ ጴጥሮስ በቅንነት ለኢየሱስ ክርስቶስ በትሕትና እንንገረው። እንደዚሁም ኢየሱስ ክርስቶስ ከሚጠበቅብን በላይ የሚጠይቀንን በመቀበል የጴጥሮስን ገርነት በውስጣችን እናዳብር። በልጇ በኢየሱስ ክርስቶስ መስቀል ስር ሆና ለእግዚአብሔር ዕቅድ ታዛዥ የሆነች እመቤታችን ቅድስት ድንግል ማርያም ትርዳን።

0: ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ናሴ 24 2018 ዓመተ ምህረት በካስቴል ጋንዶልፎ ለተሰበሰቡት ምእመናን ያሰሙት ቃለ ምዕዳን ትርጉም ሙሉ ይዘቱን ነበር። ስላዳመጣችሁን ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሄይቲ ታጋቾች እንዲፈቱና ለኔፓል ሕዝብ እርዳታ እንዲደረግለት አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ናሴ 24 2018 ዓመተ ምህረት በካስቴል ጋንዶልፎ ከተሰበሰቡት ምእመናን ጋር የመልአክ እግዚአብሔር ጸሎት ካደረሱ በኋላ ባደረጉት ንግግር በቅርቡ በሄይቲ የተፈጸመውን ጭፍጨፋ አውግዘዋል። ቅዱስነታቸው በዚህ ንግግራቸው በሄይቲ ታጋቾች እንዲፈቱ አስቸኳይ ጥሪ ያቀርበው በመቶዎች ለሚቆጠሩ ሰዎች ሞትና በሺዎች ለሚቆጠሩ ሰዎች መጥፋት ምክንያት በሆነው የጎርፍ አደጋና የጭቃ ናዳ ለተጎዳው የኔፓል ሕዝብ ተጨባጭ እርዳታ እንዲደረግለት ጥሪያቸውን አቀርበዋል። በሄይቲ ክንስኮፍ የተፈጸመውን ጭፍጨፋ አስከፊነት የሚገልጹ ዘገባዎችን ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ ጭፍጨፋ በርካታ ሰዎች ሕይወታቸውን እንዳጡና ሌሎች ደግሞ መታገታቸውን አስታውሰዋል። ቅዱስነታቸው ተጎጂዎቹንና ቤተሰቦቻቸውን በጸሎታቸው አስተዋውሰው ሁሉም ታጋቾች ቶሎ እንዲፈቱ ጠይቀው የሕዝቡን ደህንነት ለማረጋጋትና ማንኛውንም አይነት አመጽ ለማስቆም ተጨባጭ ቁርጠኝነት እንዲኖር ኃላፊነት ለሚሰማቸው በሙሉ ልባዊ ጥሪያቸውን አቀርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ምሽት በአልባኖ ሐይቅ ዳርቻ በመትገኝ የመቤታችን ቅድስት ድንግል ማርያም ቤተክርስቲያን የተካሄደውን ዑደት ከተሳተፉ በኋላ በነጋተው እሁድ እኩለ ቀን ላይ ከምእመናን ጋር የመልአከ እግዚአብሔር ጸሎት ካደረሱ በኋላ ባደረጉት ንግግር ጥሪያቸውን አቀርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሄይቲ ውስጥ የታገቱት ሰዎች እንዲፈቱ ጥሪ ካቀረቡ በኋላ በኔፓልና በቲቤት በደረሰው አውዳሚ የጎርፍ አደጋ ምክንያት የሞቱትን፣ የተጎዱትንና የጠፉትን እንዲሁም ቤተሰቦቻቸውንም ጭምር በጸሎታቸው አስታውሰው በአደጋው ወቅት ምላሽ በመስጠት የተሳተፉ የነፍስ አድን ሠራተኞችን ምእመናን በጸሎታቸው እንዲያስታውሷቸው አደራ ብለዋል። የሁሉም ሰው ቁርጠኝነት ስቃይን ለማስታገስና ለተጎዱት ሕዝቦች አስፈላጊውን እርዳታ ለማምጣት እንዲያግዝ ሲሉ ጸሎታቸውን አቅርበዋል። ቫቲካን ቅዳሜ ነሐሴ 23 2018 ዓመተ ምህረት ባወጣው መግለጫ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በበጎ አድራጎት አገልግሎት ጽሕፈት ቤት በኩል በአደጋው ለተጎዱት ሰዎች አስቸኳይ የገንዘብ ድጋፍ ለካሪታስ ኔፓል መላካቸውን አስታውቋል። በኔፓል ከሚገኝ የቅድስት መንበር ሐዋርያዊ እንደራሴ ጽሕፈት ቤት ጋር በመተባበር የርዕሰ ሊቃነ ጳጳሳት እርዳታ ካሪታስ ኔፓልን እንደሚደግፍ ታውቋል። እነዚህ እርዳታዎች የተጀመሩት ከአደጋው በኋላ ባሉት የመጀመሪያዎቹ ሰዓታት ውስጥ ሲሆን እርዳታው በአደጋው ምክንያት ሁሉንም ነገር ላጡ ሰዎች ምግብ፣ መሠረታዊ ፍላጎቶችንና መጠለያን መስጠት እንደሚያካትት ታውቋል። በአደጋው በተጎዱት ክልሎች ውስጥ የሟቾች ቁጥር እየጨመረ የመጣ ሲሆን የእርዳታ ሥራም መቀጠሉ ተነግሯል። በኔፓልና በቲቤት ውስጥ የሞቱት ሰዎች ቁጥር ከሰባት መቶ በላይ መሆኑ ሲነገር ቢያንስ 3000 ሰዎች እንደጠፉ ተዘግቧል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ነሐሴ 21 2018 ዓመተ ምህረት በቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን በኩል በላኩት የቴሌግራም መልእክት በደረሰው የሕይወት መጥፋትና የንብረት ውድመት የተሰማቸውን ሐዘን ገልጸው ለሞቱት ነፍሳት የእግዚአብሔርን ምሕረት በመለመን ላዘኑትም መጽናናትን ተመኝተውላቸዋል። በአደጋው ለተጎዱት ያላቸውን መንፈሳዊ ቅርበት አረጋግጠው በፍለጋና በነፍስ ማዳን ሥራ ላይ የተሳተፉትን የአደጋ ጊዜ ሠራተኞችን በጸሎታቸው አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም ምእመናን ለሰላም መጸለያቸውን እንዲቀጥሉ አሳስበው መታሰቢያው በተከበረበት ነሐሴ 22 2018 ዓ.ም የቅዱስ አጎስጢኖስን ቃል አስታውሰዋል። የቅዱስ አጎስጢኖስ የሰላም ምስል በደቀ መዛሙርቱ እጅ እየጨመረ የመጣውና ሲያከፋፍሉት የነበረው የተአምር እንጀራ ነው ሲሉ አስታውሰው በዓለም ሁሉ ላይ የሰላምን እንጀራ በድፍረት የሚቆርሱና የሚያከፋፍሉ መለያየትን በማሸነፍ ፍትህን የሚያበረታቱና ለጋራ ጥቅም ሲሉ ይቅርታን የሚያደርጉ ሰዎች ቁጥር እንዲጨምር በማለት ጸሎታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ነሐሴ 26 ቀን ቤተ ክርስቲያን የፍጥረት እንክብካቤን በማስመልከት ዓለም አቀፍ የጸሎት ቀንን እንደምታከብር አስታውሰው ዕለቱ የፍጥረት ወቅት መጀመሪያ መሆኑንና በተለያዩ ቤተ እምነቶች ውስጥ የሚገኙት ምእመናን ዘንድሮ ዕለቱን ሕያው ውሃ በሚል ጭብጥ እንደሚያከብሩት አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዕለቱን በማስመልከት በላኩት መልእክት ለጋራ መኖሪያ ምድራችን እንክብካቤን ማድረግ የልብ መለወጥን ይጠይቃል፣ ጥፋት ለማድረስ የተጠቀሙበት ነገርም ወደ ሕይወት ይመራል ሲሉ ተናግረዋል። ቅዱስነታቸው በመጨረሻም ሕያው የሰላም ውሃ መተላለፊያዎችና የቆሰለውን ዓለማችን የሚያድስ የእግዚአብሔር ሰላም የሕይወት ውሃ መተላለፊያዎች እንድንሆን ሁሉም ሰው በጸሎትና በተግባር እንዲተባበር እጋብዛለሁ ሲሉ ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የቅድስት ሞኒካ አጽም ወደ ሌላ ስፍራ መዛወሩ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የቅዱስ አጎስጢኒዮስ እናት የሆነችው የቅድስት ሞኒካ ቅሪት አካል 15ኛው ክፍለ ዘመን ከሮም ጥንታዊ የወንዝ ወደብ የሆነችው የኦስቲያ መንደር ፍርስራሽ አጠገብ በሚገኘው የቅዱስ ኦሪያ ቤተክርስቲያን አካባቢ መገኘቱ የሚታወቅ ሲሆን በርዕሰ ሊቃነ ጳጳሳት ማርቲን አምስተኛ ፍቃድ በአጎስጢኒሳውያን መነኮሳት አማካኝነት ወደ ዋና ከተማው የተወሰዱት እነዚህ ቅዱስ ቅርሶች በአሁኑ ወቅት በካምፖ ማርዚዮ በሚገኘው የቅዱስ አጎስጢኒዮስ ባዚሊካ ውስጥ በሚገኝ ልዩ ጸሎት ቤት ውስጥ በክብር መቀመጡ ተነግሯል። እንደ አውሮፓውያን አቆጣጠር በ1387 ዓመተ ምህረት የጥንታዊ ክርስትና ዘመን ድንቅ ሰውና የቅዱስ አጎስጢኒዮስ እናት የሆነችው ቅድስት ሞኒካ በኦስቲያ ቲቤሪና ከተማ ከዚህ ዓለም ድካም ማረፏ ታሪኳ የሚገልጽ ሲሆን ለበርካታ ክፍለ ዘመናት መቃብሯ በኦስቲያ ይገኝ እንደነበር እና በዚያን ዘመን ከተገኙ እጅግ ጠቃሚ የአርኪኦሎጂ ማስረጃዎች መካከል አንዱ ደራሲ አኒሲየስ አውቼኒዮ በግጥም መልክ ያዘጋጀው የውዳሴ ጽሑፍ ሲሆን የዚህ ጽሑፍ አንዱ ክፍል እንደ አውሮፓውያን አቆጣጠር በ1455 ዓ.ም ኦስቲያ በሚገኘው የአሁኑ የቅዱስ አውሪያ ቤተ ክርስቲያን አጠገብ ባለው ግቢ ውስጥ በሚገኝ የመካነ መቃብር ድንጋይ ላይ መገኘቱና ድንጋዩ በመካከለኛው ዘመን ለሌላ የቀብር ስነ ስርዓት እንደገና ጥቅም ላይ ውሎ እንደነበር እንደሚታመን እንዲሁም ይህ ግኝት በቅድስቷ መቃብር ትክክለኛና የመጀመሪያ ቦታ በዚያው የመቃብር ስፍራ አካባቢ እንደነበር ማረጋገጡን ታሪካቸው ይናገራል። ከቅድስት ሞኒካ መቃብር በተለየም በቅድስት ቅሪታ ካላ ታሪክ ፈጽሞ የተለየ መሆኑ የሚነገር ሲሆን የመቃብሩ ቦታ ተረስቶ በነበረበትና በ12ኛው ክፍለ ዘመን ከአርዋይስ የመጡ አንድ ቀኖናዊ ካህን አካሉን ሰርቀው ወደ ፈረንሳይ ወስዷል ተብሎ የሚነገረው ታሪክ ውድቅ በተደረገበት ወቅት ትክክለኛው የታሪክ ነጥብ የተከሰተው እንደ አውሮፓውያን አቆጣጠር በ1430 ዓ.ም ሚያዝያ ወር ላይ ሲሆን የቅዱስ አጎስጢኒዮስ መነኮሳት ማኅበር አባላት በሰብአዊነት አቀንቃኙ አንድሪያ ቢግሊያን ድጋፍ እንዲሁም በጳጳሳዊ የተቀደሱ ቅርሶች ጠባቂ ፒየትሮ አሳልሂ እገዛ የቅድስቷን ቅዱስ አካል ለመፈለግና መልሶ ለማግኘት ርዕሰ ሊቃነ ጳጳሳት ማርቲን አምስተኛ ፍቃድ ማግኘታቸው ታሪካቸው ይገልጻል። ይህንን ተከትሎ አንድ የካህናት ቡድን ወደ ኦስቲያ ተጉዞ እዚያም በአንድ የአካባቢ ነዋሪ መሪነት በቅዱስ አውሪያ ቤተ ክርስቲያን መሰዊያ ስር ቅሪቶቹ መገኘታቸውን ተከትሎ ማኅበሩ ቅሪቶቹ ወደ ሮም እንዲዛወሩ መጠየቁን የሚገለጽ ሲሆን እንደ አውሮፓውያን አቆጣጠር በ1430 ዓ.ም በሆሳና ዕለት የቅድስት ሞኒካ ቅሪት አካል በተአምራትና በታላቅ የአምልኮ ስነ ስርዓት ታጅቦ ሮም የደረሰ ሲሆን ቅሪት አካሉ መጀመሪያ ላይ በካምፖ ማርዚዮ አካባቢ በሚገኘውና የመጀመሪያው ማኅበሩ መቀመጫ በነበረው በቅዱስ ትሪፎኔ ቤተ ክርስቲያን ውስጥ ተቀምጦ እንደነበር እዚያም ለ20 ዓመታት በማኅበሩ ገዳማዊ አጥቶች ጥበቃና እንክብካቤ ስር መቆየታቸው ይነገራል። የቅርሶቹ የመጨረሻ ማረፊያ ቦታ የተቋቋመው ቅዱስ ቅርሶቹ በክብር ወደ ቅዱስ አጎስጢኒዮስ ባዚሊካ በተላለፉበት ወቅት እንደ አውሮፓውያን አቆጣጠር በ1455 ዓመተ ምህረት በርዕሰ ሊቃነ ጳጳሳት ካሊክተስ ሳልሳዊ ዘመን ሲሆን ማፊዮ ቬጂዮ ይህንን ፕሮጀክት በመምራት የጸሎት ቤቱንና በኢሳያ ዳፒሳ የተቀረጸውን መካነ መቃብር ግንባታ በገንዘብ መርዳቱን ብሎም የመጀመሪያው ሐውልት የቅዱስ ቁርባን ትርጉምን የሚያሳዩ የወርቅ ቅርሶች ያሉት የእብነበረድ ስራን ያካተተ መሆኑን ይህም እስከ ዛሬ ድረስ በጸሎት ቤቱ በግራ በኩል ባለው ግድግዳ ላይ እንደሚታይም ተነግሯል። በዚህ መሰዊያ ዙሪያ በተለያዩም በሄርማይቶች ማህበር ላይ በመንፈሳዊ ሁኔታ የተሳሰሩ ወንድና ሴት ምዕመናን የቅዱስ አጎስጢኒዮስ ማህበር ካህናትና መነኮሳት የአለባበስ ስርዓት አካል የሆነውን ረጅም የቆዳ ቀበቶ በማሰር ትልቅ የሆነ የአምልኮ ስነ ስርዓቶችን ያካሄዱ እንደነበርም ተገልጿል። እንደ አውሮፓውያን አቆጣጠር ከ1758 እስከ 1760 ዓ.ም መካከል በሚገኙ ዓመታት የቅዱስ አጎስጢኒዮስ ባዚሊካ ውስጥ ክፍል በሉዊጂ ቫለንቲኒዮ መሪነት ዋና ዋና የተሃድሶ ስራዎች ተደርጎለት ሌላ ጉልህ የሆነ ምዕራፍ መጀመሩ የተነገረ ሲሆን ይህ ሥራ በ15ኛው ክፍለ ዘመን ከድንጋይ የተሠራ ጥንታዊ የመቃብር ስፍራ ማፍረስን እና የቅድስት ሞኒካን ቅሪት አካል በአዲስ መሰዊያ ስር ማዘዋወርን እንደሚያካትት ተነግሯል። በዚህም ወቅት ማለትም እንደ አውሮፓውያን አቆጣጠር ነሐሴ 1 ቀን 1760 ዓ ም ብፁዕ ካርዲናል አንቶኒዮ ማሪያ ኤርባ የቅሪት አካላት ጠባቂ ዶን አጎስቲኒዮ በተገኙበት የሕግ አግባብና ክብር በተሞላበት ሁኔታ ቅሪት አካላቱ ምርመራ እንደተደረገባቸው የተነገረ ሲሆን ይህንን ተከትሎ የተዘጋጀው ሪፖርት የተከናወኑትን ተግባራት በዝርዝር እንደሚገልጽም ተነግሯል። ጥንታዊው ከእንጨት የተሠራው የሬሳ ሳጥን ሲከፈት በቦታው የነበሩ ሰዎች በውስጡ ሁለት የተለያዩ ንብርብሮች መኖራቸውን ያረጋገጡ ሲሆን በመጀመሪያው ንብርብር ውስጥ በርካታ ቅዱሳን አጥንቶች መገኘታቸውን ነገር ግን ወደ ሳጥኑ ታችኛው ክፍል ሲደረስ በአመድ የተሸፈነና በቱርኳይዝ የድንጋይ ማሰሪያዎች ባጌጠ ውድ ጨርቅ ስር ሁለተኛው ንብርብር መታየቱ፣ እዚያም የአራት ማዕዘን ቅርጽ ባለው ሰሌዳ ላይ በሮማን እና በጎይቲክ ፊደላት ሞኒካ የሚል ስም የተቀረጸበት ከነሐስ የተሰራ ሜዳሊያ አጠገብ የቅድስቷ ቅሪተ አካል ተቀምጦ እንደነበረም ተገልጿል። እነዚህ ውድ የሆኑ ቅሪተ አካላት እንደገና ተሰባስበው በጨርቅ ተጠቅልለው ከውስጥ በነሐስ በተሸፈነ እና የመታሰቢያ ጽሑፍ በተለጠፈበት አዲስ የነሐስ ሳጥን ውስጥ የተቀመጡ ሲሆን፣ ከዚህም ባሻገር በብፁዕ ካርዲናል ኦዴስ ካልቺ አማካኝነት በማሸጊያ ሰም መታሸጋቸው መነኮሳቱና ካርዲናሉ ለቅድስቷ በዓል የሚዘመሩት መዝሙራት እየዘመሩ ሳጥኑን ወደ አዲሱ የቅድስት ሞኒካ ጸሎት ቤት በክብር ማዘዋወራቸው ተነግሯል። የሬሳ ሳጥኑ አረንጓዴ ቀለም በተቀባና በላዩም ላይ እዚህ የቅድስት እናት ሞኒካ አካል አርፏል የሚል ጽሑፍ ያለበት በንብረት ክዳን የተደረገበት ከፔፔሪኖ ድንጋይ በተሰራ ማቆያ ውስጥ የተቀመጠ ሲሆን ከመሰወያው በላይ በአርቲስት ጆቫኒ ጎታርዲ የተሳለ አዲስ ስዕል መሰቀሉና የስዕል ማዶና ዴላ ሴንቱራ የተሰኘውና የሄርማቴያውያን ማኅበር ሰማያዊ ጠባቂ የሆነችው መቤታችን ቅድስት ድንግል ማርያም ቅዱስ ቀበቶ ለአጎስጢኒሲዮስና ለሞኒካ ስትሰጥ የሚያሳይ ሲሆን፣ ቅዱስ አጎስጢኒሲዮስ ሞኒካን ሕፃኑን አቅፋ በዙፋኑ ላይ ከተቀመጠችው ከመቤታችን ቅድስት ድንግል ማርያም ግራና ቀኝ ቆመው እንደሚታዩም ተነግሯል። የቅድስት ሞኒካ ቅዱስ አጽም ወደ ሮም መዛወር በማኅበሩ ዘንድ እንደ ልጅ የሚታይ አክብሮትን ከመግለጽ ያለፈ ትርጉም የነበረው መሆኑ የተነገረ ሲሆን የማኅበሩ አባላት በመንፈሳዊ አባታቸውና እንዲሁም እናታቸው የነበረችውን ቅድስት ሞኒካ አጽም በኃላፊነት በመረከብ ራሳቸውን የሂፖ ቅዱስ አጎስጢኒዮስ ሕጋዊ ወራሾችና ልጆች አድርገው ለመላው ዓለም ማስተዋወቅ እንደቻሉና የማኅበሩ ቅድስትናል በመባል የተከበረችው ሞኒካ በተለይም እርሷን ለሚያከብሩ ሰዎች የሴትነት ቅድስና ፍጹም ምሳሌ በመሆን የከፍተኛ መንፈሳዊ አገልግሎትና አምልኮ ማዕከል መሆኗም ተገልጿል። በዛሬው ጊዜ በሮማው ባዚሊካ ውስጥ በሚገኘው መቃብሯ ፊት ለፊት የሚቆሙትና የራሳቸውን ልብ እንደ ስጦታ እንዲያቀርቡ የተጋበዙት ምዕመናን የጥንቷ ቤተ ክርስቲያን እናት የሆነችውን ብቻ ሳይሆን ለዘመናት እርሷን የማንነታቸው መሠረት አድርገው የቆጠሩትን በእርሷም ጸሎትና እንባ አማካኝነት ወደ እምነት የመጣው ታላቁ አባት አጎስጢኒሲዮስን በመሳሰሉ ሰዎች ውስጥ የጸጋ ምንጭ ሆኖ ያገኙትን መንፈሳዊ ቤተሰብ ሕያው ልብ ያከብራሉም ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ቅዱስ አጎስጢኖስ እንደሚያስተምረው ቤተ ክርስቲያን ለሁሉም ክፍት መሆን እንደሚገባ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርብልናል።
1: ነሐሴ 22 ቀን 2018 ዓመተ ምህረት በሮም በሚገኘው የቅድስት ማርያም ጳጳሳዊ ባዝሊካ ውስጥ የሂፖን ጳጳስ ቅዱስ አጎስጢኒዮስን ለማሰብ በተዘጋጀው የመሥዋዕት ቅዳሴ ላይ ብፁዕ ካርዲናል ሮናልደስ ማክሪካስ ቤተ ክርስቲያንን በጥልቅ ይወድ የነበረውና እሷን በማገልገል ፈጽሞ ያልሰለቸውን እንዲሁም የጸጋ መምህር በመባል የሚታወቀውን ቅዱስ አጎስጢኒዮስን መንፈሳዊ ጉዞ በማሰላሰል አስተንትኖ አድርገዋል። ቅዱስ አጎስጢኒዮስ እግዚአብሔርን በፍጹም ልባቸው ይፈልጉ ነበር ያሉት ብፁዕ ካርዲናሉ፣ እርሱንም ካገኙ በኋላ በጥልቅ ይወዳል ለነበረችውና ለማገልገል ለመስበክ ክርስቲያኖችን ለማነጽና የእምነትን እውነት ለመግለጥ ፈጽሞ ለማይሰለችባት ቤተ ክርስቲያን ሕይወታቸውን እንደ ስጦታ ማበርከታቸውን ገልጸዋል። የቅድስት ማርያም ጳጳሳዊ ባዝሊካ ዋና አስተዳዳሪ የሆኑት ብፁዕ ካርዲናል ማክሪካስ በሮም በሚገኘውና በሂፖ ጳጳስ ቅዱስ አጎስጢኒዮስ በተሰየመው ባዝሊካ ውስጥ ነሐሴ 22 ቀን ባሳረጉት መሥዋዕተ ቅዳሴ ላይ የቅዱሱን ሕይወትና ምስክርነት ያነሱ ሲሆን የእምነትና የውስጣዊ ሕይወት መምህር የሆነው አጎስጢኒዮስ እውነትን ከመፈለግ ፈጽሞ እንዳንሰለች እና በክርስቶስ እንድንገኝ ወይም እርሱን እንድናገኝ እድል መስጠት እንደሚገባን ያስተምረናል ብለዋል። ብፁዕ ካርዲናሉ እንደተናገሩት እርሱን እንደ ምሳሌ በመውሰድ የእግዚአብሔር ቃል የሚሰማበት፣ ቅዱስ ቁርባን በእምነት የሚከበርበት፣ ድሆች በደስታ የሚስተናገዱበት፣ እንዲሁም እያንዳንዱ ሰው እንደተፈለገና እንደተወደደ ሊሰማው የሚችልበት ቤት፣ ማኅበረሰብና ቤተሰብ መሆን የምትችል ቤተ ክርስቲያንን ከእግዚአብሔር ልንለምን ይገባል ብለዋል። በበዓሉ ላይ የቅዱስ አጎስጢኒዮስ ማኅበር ካህናትና ገዳማውያት እንዲሁም የቅዱስ አጎስጢኒዮስን ደንብ የሚከተሉ ማኅበረሰቦች ውስጥ የሚገኙ ሴት መነኮሳት ብሎም ከተለያዩ የቅዱስ አጎስጢኒዮስ ማኅበረሰቦችና ተቋማት ጋር ግንኙነት ያላቸው ምዕመናን የተገኙ ሲሆን በዝግጅቱ ላይ የተገኙት ሰዎች በቅዱስ አጎስጢኒዮስ ባዚሊካ የካህናት ማኅበረሰብ የበላይ አለቃ በሆኑት አባ ፓስኳል ኮርሚዮ አቀባበል የተደረገላቸው ሲሆን ከክብረ በዓሉ አባላት መካከል ወንጌልን የሰበኩት የሐዋርያዊ ቤተ መቅደስ ጠባቂ አባ ብሩኖ ሲልቨስትሪኒ እንደሚገኙም ተነግሯል። ብፁዕ ካርዲናል ማክሪካስ በዕለቱ ባሰሙት ቃለ ምዕዳን በወንጌልና በሌሎች የዕለቱ ምንባባት ላይ በማሰላሰል እነዚህ ምንባባት በአንድ ላይ የታላቁን የቤተክርስቲያን አባት መንፈሳዊ ምስል እንደሚያሳዩ በመግለጽ የመጀመሪያው የክርስቲያን ማህበረሰብ በእግዚአብሔር ቃል በቅዱስ ቁርባን በወንድማማችነትና በጸሎት የምትኖር ቤተክርስቲያን ተብሎ የቀረበበት የሐዋርያት ሥራ መጽሐፍ የቅዱስ አጎስጢኖስን ታላቅ የእረኝነት ጥልቅ ግንዛቤ በሚገባ ይገልጻል ብለዋል። ቅዱሱ ቤተክርስቲያን በጸጋ የተሰበሰበ ማህበረሰብ የሚገኝበት እንጂ እንደ መዋቅራዊ ወይም ተቋዋሚ ስብስብ ብቻ አድርጎ ፈጽሞ እንደማያስብ ጠቁመው ቤተክርስቲያን ውስጥ ሀብቱንና ሕይወቱን ለማካፈል የሚያውቅ ማህበረሰብ እንደሚገኝ ይናገር እንደነበርም አስታውሰዋል። ቅዱስ አጎስጢኖስ እውነትን በመፈለግ ሂደት ውስጥ በርካታ ጥናቶችን፣ ምርምሮችንና ውይይቶችን ማድረጉን እንዲሁም የጥርጣሬና የጭንቀት ቀናትን ማሳለፉን የገለጹት ብፁዕ ካርዲናል ማክሪካስ በመጨረሻም ክርስቶስን ባገኘበት ወቅት የክርስትና እውነት ማለት አንድን ሰው ማወቅ ብቻ በቂ ሳይሆን መውደድም እንደሚገባ መረዳቱን አስገንዝበዋል። ከዚህም በተጨባሪ ቅዱስ አጎስጢኖስ እምነትንና ምክንያታዊነትን ማዋሃድን የገለጹት ካርዲናሉ እርሱ የሚያስተምረን በእውቀትና በማስተዋል አማካይነት እግዚአብሔርን መፈለግ እንደምንችል፣ በተመሳሳይ ጊዜም በሚስጥራቱ ፊት በጉልበት ተንበርክከን ማምለክ እንደምንችል ነው ያሉ ሲሆን እኛም መማርን፣ ትሑት ሆነን መቀጠል እንዲሁም እምነታችንን ሳናጎድል ጥያቄዎችን መጠየቅ እንችላለን ብለዋል። ጌታችን ኢየሱስ ክርስቶስ እንደ መልካም እረኛና ጠባቂ አድርጎ የሚቀርበውን የዮሐንስ ወንጌል የሂፖን ጳጳስ ቅዱስ አጎስጢኖስ በመጨረሻ ከደረሱበት መድረሻ ጋር ሊያያይዝ እንደሚቻል ያመላከቱ ሲሆን የጳጳሳዊ ባዝሊካ ዋና ካህን በርካታ መንገዶችን ከመረመሩ፣ ብዙ ድምፆችን ካዳመጡ፣ እንዲሁም የባህልን፣ የፍልስፍናን፣ የሰው ልጆች ምኞትን ማራኪነት ከተለማመዱ በኋላ መልካሙና እውነተኛው እረኛ የሆነው ክርስቶስ ለልባቸው ሊሰጥ ከሚችለው ነገር ጋር ሊወዳደር የሚችል ምንም አይነት ድምፅ እንደሌለ መረዳታቸውን አስታውረዋል። ብፁዓን ጳጳሳት፣ ካህናትና እያንዳንዱ የቤተ ክርስቲያን አገልጋይ ወደ ክርስቶስ ሊያመለክቱ እንደሚገባ የገለጹት ብፁዕ ካርዲናል ማክሪካስ እነዚህ ሰዎች እውነተኛ አገልጋዮች የሚሆኑት ከክርስቶስ ጋር ተባብረው ሲቆዩና ሰዎችን ወደ ራሳቸው ሳይሆን ወደ እርሱ ሲመሩ እንደሆነ ጠቁመው ቤተ ክርስቲያን ራሳቸውን የሚፈልጉ እረኞችን ሳይሆን ይልቁንም ወደ በሩ የሚያመለክቱና ክርስቶስ መንገድ፣ እውነትና ሕይወት እንደሆነ በራሳቸው ሕይወት አማካኝነት በተግባር የሚያሳዩ ሰዎች ያስፈልገዋታል ብለዋል። ብፁዕ ካርዲናል ማክሪካስ በመጨረሻም ምዕመናን ወደ ቅዱስ አጎስጢኖስ በመመልከት እንደ መኖሪያ ቤት፣ እንደ ማኅበረሰብና እንደ ቤተሰብ መሆን የምትችል ቤተ ክርስቲያን እንዲኖራቸው እግዚአብሔርን እንዲለምኑ ያበረታቱ ሲሆን ብፁዕነታቸው የበዓሉ ማጠቃለያ ላይ የሂፖው ጳጳስ ቅዱስ አጎስጢኖስ ለሰላም በሚደረገው ጥረትና የእግዚአብሔርን ከተማ በመገንባት ሂደት ውስጥ የሰው ልጆችን እንዲያጅቡ ምዕመናኑን በመምራት ጸሎት አድርሰዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ነሐሴ 25 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ነሐሴ 26 2018 ዓመተ ምህረት ስርጭታችን አሁን ጀመረ። ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ ፒዮ ሆስፒታል የክትትል ኮሚሽን አባላትን ተቀብለው ማነጋገራቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። የናይጄሪያ ጳጳሳት በሀገሪቱ የሚካሄዱ ጭፍጨፋዎችና የጅምላ አፈናዎች እንዲያቆሙ ጥሪ ማቅረባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በፈረንሳይ የሚገኙ ወጣቶች በሚቀጥለው ወር ለሚደረገው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት ዝግጅት እያደረጉ እንደሚገኙ መነገሩን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራቱ ኃይሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ ፒዮ ሆስፒታል የክትትል ኮሚሽን አባላትን ተቀብለው አነጋገሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፒየትሪልቺናው ቅዱስ ፒዮ ሆስፒታል የክትትል ኮሚሽን አባላት ጋር ነሐሴ 21 2018 ዓ.ም ምህረት በካስቴል ጋንዶልፎ ተገናኝተው ተወያይተዋል። የኮሚሽኑ አባላት ሆስፒታሉ በአዲስ መልክ ከተመሰረተበት ያለፈው ግንቦት ወር ጀምሮ የተሰሩ ሥራዎችን ለቅዱስነታቸው አብራርተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነሐሴ 21 2018 ዓመተ ምህረት የመከራ ማስታገሻ ቤት በመባል የሚታወቀው የቅዱስ ፒዮ የምርምር ሆስፒታል የክትትል ኮሚሽን አባላትን በካስቴል ጋንዶልፎ በሚገኘው የርዕሰ ሊቃነ ጳጳሳት ማረፊያ ተቀብለው አነጋግረዋል። በደቡብ ጣሊያን ሳን ጆቫኒ ሮቶንዶ የሚገኘውና የመከራ ማስታገሻ ቤት በመባል የሚታወቀው ይህ ከፍተኛ የጤና ማዕከል በፒየትሪልቺናው ቅዱስ ፒዮ የተቋቋመ ሲሆን አዲስ የሥራ አፈጻጸም ኮሚሽኑ የተመሠረተው ግንቦት 19 2018 ዓመተ ምህረት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፈርመው ባጸደቁት ደንብ መሠረት እንደሆነ ታውቋል። ከቅዱስነታቸው ጋር ማክሰኞ ነሐሴ 26 2018 ዓመተ ምህረት በተካሄደው ስብሰባ ላይ የኮሚሽኑ ፕሬዚደንት ማክሲሚኖ ካቫሌሮ ሌዶ፣ አስተባባሪው ፋቢዮ ጋስፐሪኒ፣ የጽህፈት ቤቱ ጠቅላላ ጉዳዮች ምክትል ኃላፊ ሞንሲኞር ፓውሎ ሩዴሊ፣ በሐዋርያዊ መንበር የንብረት አስተዳደር ክፍል ፕሬዚደንት ሊቀ ጳጳስ አቡነ ጆርዳኖ ፒቺኖቲ፣ የፎጃ ቦቢኖ ሀገር ስብከት ሊቀ ጳጳስ ብፁዕ አቡነ ጆርጆ ፌሬቲና የኮሚሽኑ ዋና ጸሐፊ ፋብሪሲዮ ኮላቺ ተገኝተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስብሰባው ወቅት የኮሚሽኑን የሥራ አፈጻጸም ሂደት ተመልክተዋል። በሳን ጆቫኒ ሮቶንዶ የሚገኘው የመከራ ማስታገሻ ቤት ወይም ሆስፒታል እንደገና በመጀመሩ ምክንያት የፋውንዴሽኑን ኢኮኖሚያዊና የፋይናንስ ሁኔታ በመተንተን የሥራውን የረጅም ጊዜ ዘላቂነት ለማረጋገጥ በሚያግዙ ተገቢ መፍትሄዎች ላይ ልዩ ትኩረት ተሰጥቷል። ኮሚሽኑ በአሁኑ ጊዜ ተግባሮቹን የሚመሩ ዋና ዋና ጉዳዮችን ያቀረበ ሲሆን እነርሱም ከሠራተኞች ጋር ያለውን ግንኙነት ማረጋጋትና ማሳደግ፣ ከጣሊያን ሕዝባዊ ተቋማት ጋር ያለውን ትብብር ማጠናከር፣ የጠቃሚ ሀብቶች ደህንነትን ማስጠበቅና ዋና ዋና የተባሉ መሰናክሎችን ቀስ በቀስ መቀነስ እንደሆነ ታውቋል። እነዚህ ተግባራት መስራቹ ለኮሚሽኑ የሰጣቸው የኃላፊነት አይነቶች ሲሆኑ ይህም ሁኔታዎችን ወደ ነበሩበት ለመመለስ ቀጣይነቱንና ዓላማውን በማክበር አገልግሎቱን ዳግም ለማስጀመር የተያዙ እቅዶችን ተግባራዊ ማድረግ እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እስካሁን ድረስ ኮሚሽኑ ያከናወናቸውን ሥራዎች በትኩረት ካዳመጡ በኋላ የተከናወነበትን መንገድ በቅርበት ለመከታተል ያላቸውን ቁርጠኝነት አረጋግጠዋል። ስለዚህ ኮሚሽኑ በተሰጠው ሥልጣን መሠረት

0: በከባድ ሁኔታ መቁሰላቸውና የ47 ንጹሃን ዜጎች አስቃቂ ግድያ የጸጥታ ሁኔታውን የበለጠ ያባባሰ መጥቷል ሲሉ አስታውቀዋል። በቅርቡ በናይጄሪያ የተከሰተውን አሳዛኝ ሁኔታን በማየት የናይጄሪያ ካቶሊክ ጳጳስ ብፁዕ አቡነ ማቲዩ ማንኦሶ በሳምንቱ መጨረሻ የሰጡትን መግለጫ በመጥቀስ ፊደስ የዜና ወኪል ሪፖርት አውጥቷል። በመስጊድ፣ በቤተ ክርስቲያን፣ በገበያ ወይም በቤታቸው ውስጥም ቢሆን ናይጄሪያውያን መገደላቸው፣ መጎዳታቸውና በግዳጅ መፈናቀላቸው ቀጥሏል ሲሉ የናይጄሪያ ካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዚደንት ሊቀ ጳጳስ አቡነ ማቲዩ ማንኦሶ ተናግረዋል። የናይጄሪያ ብፁዓን ጳጳሳት በልዩ ልዩ የታጠቁ ቡድኖች በተፈጸሙ ጥቃት ለተጎዱት በሙሉ የተሰማቸውን ሐዘን ገልጸው በቤኑዌ ግዛት ለሚገኙ ቤተሰቦች መጽናናትን በመመኘት የተጎዱትም ቶሎ እንዲያገግሙ እንጸልያለን ሲሉ በቦርጎ ውስጥ ከሚገኝ የሙስሊም ማኅበረሰብ ጋር ያላቸውን ልዩ አጋርነት ገልጸዋል። ሊቀ ጳጳስ ብፁዕ አቡነ ማቲዩ ማንኦሶ በመግለጫቸው በኒጀር ግዛትና በመላው ናይጄሪያ ውስጥ ከሚገኙ ሙስሊም ወንድሞቻችንና እህቶቻችን ጋር በጽኑ በመተባበር እንቆማለን፣ በቅርቡ የተጠለፉት 60 ሙስሊም ምዕመናን ደህንነታቸው ተጠብቆ ጉዳት እንዳይደርስባቸው እንደሚጸልዩ ከገለጹ በኋላ በማንኛውም የአምልኮ ቦታ ላይ የሚሰነዘር ጥቃት በመላው ማኅበረሰባችን ላይ የሚፈጸም ጥቃት ነው ሲሉ ተናግረዋል። ብፁዓን ጳጳሳቱ የጠቀሷቸው ክስተቶች በኒጀር ግዛት አርብ ነሐሴ 15 የተፈጸመ፣ በሰሜን ማዕከላዊ ናይጄሪያ በሚገኘው በቦርጎ ክልላዊ መንግሥትና በቤኑዌ ግዛት በሰሜን ማዕከላዊ ናይጄሪያ በሚገኘው የኡኩም ግዛት ውስጥ የተፈጸሙ ተከታታይ ጥቃቶች አካል እንደሆነ ታውቋል። የታጠቁ ቡድኖች ምናልባትም ክላኩራዋ ወይም ማህሙዳ ከሚባል ተቀናቃኝ ቡድን ጋር በቦርጎና በዴካራ አውራጃ ማህበረሰቦችና መስጊዶች ላይ የተቀናጀ ጥቃት የፈጸሙ ሲሆን ኢላማዎቹ በዴካራ የሚገኙ በርካታ መስጊዶችን፣ ማዕከላዊ መስጊድን ጨምሮ በኪፔኒያ፣ በሳቦን ጊዳዛና እና እንደ ማሳካ በመሳሰሉ አካባቢዎች ያሉ መንደሮችን እንደሚያካትቱ ታውቋል። አጥቂዎቹ በአርብ ጸሎት ወቅት መስጊዶችን ከወረሩ በኋላ ምዕመናኑን አፍነው በመውሰድ ብዙዎቹን በካይንጂ ሐይቅ ዙሪያ ወደሚገኙ ደኖች እንደወሰዷቸው ታውቋል። የታፈኑት ሰዎች ቁጥር ግምት የተለያየ ሲሆን አንዳንድ ምንጮች ከ60 በላይ እንደሆኑ፣ ሌሎች ደግሞ ከ100 በላይ እንደሆኑ ይናገራሉ። አንዳንድ የአይን ምስክሮች እንደሚሉት ሽፍቶቹ ሴቶችንና ሕፃናትን ከቤት ወደ ቤት እየገቡ ይዘው መጥለፋቸውን ተናግረዋል። በኡኩም ከነሐሴ 10 እስከ ነሐሴ 11 ባለው ጊዜ ውስጥ ሞተርሳይክል የያዙ የታጠቁ ቡድኖች በእምባዙንና እምባቴሬ ማውራጃዎች በሚገኙ በርካታ ማኅበረሰቦች ላይ በተመሳሳይ ጊዜ በፈጸሙ ጥቃት 47 ሰዎችን ገድለው በ17 ሰዎች ላይ ደግሞ ከባድ ጉዳት አድርሰውባቸዋል። በናይጄሪያ ማኅበረሰቦች ላይ የተፈጸሙትን ጥቃቶችና ሌሎች የአመፅ ድርጊቶችን ያስታወሱት ብፁዓን ጳጳሳቱ የመንግሥት ባለሥልጣናትና የአገሪቱ የጸጥታ ኤጀንሲዎች በአገሪቱ ላይ የሚደርሰውን እልቂት ለማስቆም የተቻላቸውን ሁሉ እንዲያደርጉ በማለት ጥሪያቸውን አቅርበዋል። የናይጄሪያ ካቶሊክ ብፁዓን ጳጳሳት ጉባኤ አባላት ለወንበዴዎች፣ ለአሸባሪዎች፣ ለአጋቾችና ለዋና አበዳሪዎቻቸው የደም መፍሰስን እንዲያቆሙ በማለት ባቀረቡት ጠንካራ ጥሪ የሰው ልጅ ሕይወት የእግዚአብሔር ብቻ ነው፣ እንዲህ አይነቱን ጭካኔ የሚያጸድቅ ምንም ምክንያት የለም፣ በንጹሐን ሰዎች እንባ የወደፊት ሕይወትን መገንባት አይቻልም ሲሉ መግለጫቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ነሐሴ 26 2018 ዓመተ ምሕረት ዝግጅታችን ነው። በፈረንሳይ የሚገኙ ወጣቶች በሚቀጥለው ወር ለሚደረገው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት ዝግጅት እያደረጉ እንደሚገኙ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርብልናል።
1: ከ18 ዓመታት በኋላ ለመጀመሪያ ጊዜ የሆነው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፈረንሳይ የሚያደርጉት ጉብኝት ከአንድ ወር ባነሰ ጊዜ ውስጥ የሚጀመር ሲሆን በተለየ ሁኔታ ወጣቶች ይህንን ክስተት በጉጉት እንደሚጠብቁና በጉብኝቱ ወቅትም ርዕሰ ሊቃነ ጳጳሳቱን ከሚያጅቡት መካከል ዋነኞቹ ይሆናሉ ተብሎ እንደሚጠበቅም ተነግሯል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የፈረንሳይ ግዛቶችን 3 ጊዜ መጎብኘታቸው የሚታወቅ ሲሆን እንደነዚህ ጊዜያቶች ውስጥ እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት በስትራስቡርግ ለሚገኘው የአውሮፓ ፓርላማ ንግግር ያደረጉበት ወቅት፣ በ2023 ለሜዲትራኒያን ጉባኤዎች ወደ ማርሴይ ከተማ የተጓዙበት ወቅት፣ እንዲሁም በ2024 ዓመተ ምህረት ደግሞ በህዝባዊ እምነት መገለጫዎች ላይ በተደረገ ጉባኤ ላይ ለመሳተፍ ኮርሲካን በጎበኙበት ወቅት መሆናቸው ይታወቃል። ይህ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት ከ18 ዓመታት በኋላ ወደ ፈረንሳይ የሚደረግ የመጀመሪያው ይፋዊ ሐዋርያዊ ጉብኝት እንደሚሆን የተነገረ ሲሆን እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት በኖትርዳም ካቴድራል ከርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛ ጋር የተገናኙት ወጣቶች በአሁኑ ወቅት ወላጆች መሆናቸውን ልጆቻቸውም የርዕሰ ሊቃነ ጳጳሳት ሊዮን ጉበኝት በጉጉት

0: እየጠበቁ እንደሚገኝና ይህ ጉብኝት ለልጆቹ በሕይወት ዘመናቸው የመጀመሪያው፣ ለወላጆቻቸው ደግሞ በአዋቂነት ዘመናቸው የመጀመሪያው የርዕሰ ሊቃነ ጳጳሳት ጉብኝት እንደሚሆንም ተገልጿል። በፓሪስ አቅራቢያ በሚገኘው ስታድ ዴ ፍራንስ ስቴዲየም ውስጥ የተዘጋጁት ወደ 80 ሺህ የሚጠጉ መቀመጫዎች በአንድ ሰዓት ጊዜ ውስጥ ሙሉ በሙሉ መያዛቸው ወጣቶቹ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት ያላቸውን ከፍተኛ ፍላጎት ያሳያል የተባለ ሲሆን፣ በፈረንሳይ ትልቁ የስፖርት ማዕከል ውስጥ በሚካሄደው በዚህ የመጀመሪያ ሃይማኖታዊ ስብሰባ ወቅት ቅዱስነታቸው ከወጣቶቹ ጋር በመሆን የምሽት ጸሎትና የሱባኤ ጊዜን እንደሚያሳልፉም ተነግሯል። ምንም እንኳ ለጉብኝቱ የተዘጋጀው ዝርዝር መርሃ ግብር እስካሁን ይፋ ባይደረግም የሚዲያ ዘገባዎች እንደሚያመለክቱት በፈረንሳይ የሚገኙ በርካታ ወጣቶች ለክርስትና እምነት ያላቸው ፍላጎት እያደገ መምጣቱን የሚያሳዩ ሲሆን፣ የእነሱ አርአያ የሆነው ሰዎችም ብዙውን ጊዜ የእምነት ምስክሮች መሆናቸው እንዲሁም በርዕሰ ሊቃነ ጳጳሳቱ ጉብኝት ላይ ዝግጅቶች ከሚያቀርቡት ወጣቶች መካከል ከእግዚአብሔር ጋር ስላላት ግንኙነት ዘወትር በግልጽ የምትናገረው የ17 ዓመቷ ታዋቂ ዘማሪ ሞንሮ እንደምትገኝበትም ተመላክቷል። ዘማሪዋ በዘንድሮው የዩሮቪዥን የሙዚቃ ውድድር ፈረንሳይን ወክላ የተወዳደረች ሲሆን በዕለት ተዕለት ሕይወቷም በመላ ሀገሪቱ በሚገኙ የፈረንሳይ ካቴድራሎች ውስጥ ሃይማኖታዊ መዝሙሮችን በማቅረብ እንደምትታወቅም ተነግሯል። ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ለሚደረገው ውይይት በከፍተኛ ሁኔታ እየተዘጋጁ ከሚገኙ ቡድኖች መካከል ላሲቴ ሲሌስቴ የተሰኘውና በፓሪስ ክልል ውስጥ ካሉ ችግር ካለባቸው አካባቢዎች የመጡ ወጣቶችን የሚያገናኘው ትስስር አንዱ ሲሆን፣ ይህ ሰማያዊ ከተማ የሚል አቻ ትርጉም ያለው የቡድኑ ስያሜ በተፈጥሮ ከመጽሐፍ ቅዱሳዊው አዲሲቷ ኢየሩሳሌም ጋር የተቆራኘ መሆኑም ተነግሯል። እስካሁን ያልተጠመቁትን ጨምሮ ከእነዚህ ወጣቶች መካከል አንዳንዶቹ ባለፈው ዓመት በሮም በተካሄደው የወጣቶች ኢዩቤሊው በዓል ላይ የተሳተፉ ሲሆን በወቅቱም ስለ እምነት በርካታ ጥያቄዎችን መጠየቃቸው እንዲሁም በሮም ያገኙት ተሞክሮ ርዕሰ ሊቃነ ጳጳሳት ሊዮን በፈረንሳይ በደመቀ ሁኔታ ለመቀበል እንዳነሳሳቸው ተነግሯል። በስታድ ዴ ፍራንስ የሚደረገው የጸሎት ሥነ ሥርዓት አዘጋጆች መካከል የላሲቴ ሴሌስቴ ቡድን ተባባሪ መስራችና የቅዱስ ማርቲን ማህበረሰብ አባል የሆኑት አባ አሌክሲስ ጀርሞን አንዱ ሲሆኑ፣ ካህኑ ከፈረንሳዩ ሳምንታዊ ፋምሌ ክሬቲን መጽሔት ጋር ባደረጉት ቃለ ምልልስ ወጣቶቹ ምንም እንኳ እምነቱን የተቀበሉትና የተጠመቁት ከሕፃንነት ዕድሜ ከፍ ካሉ በኋላ ቢሆንም የቅድስና መንገድን እንዲከተሉ የሚያበረታታና የፈረንሳይ ቅዱሳንን ታሪኮች የሚያካትት የጸሎት መርሃ ግብር እንደሚኖርም አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፓሪስ የካቶሊክ የትምህርት ተቋም ግቢ ውስጥ አዲስ ከተጠመቁ ምዕመናንና ለሚስጥረ ጥምቀት ከሚዘጋጁት ወጣቶች ጋር በሚገናኙበት ወቅት ንግግር ያደርጉላቸዋል ተብሎ የሚጠበቅ ሲሆን፣ የእነዚህ ወጣቶች ቁጥር በቅርብ ዓመታት ውስጥ እየጨመረ መምጣቱም የፈረንሳይን ቤተ ክርስቲያንን ያስገረመና ያስደሰተ ክስተት መሆኑና በዘንድሮ የትንሣኤ ዋዜማ ብቻ ከ21300 በላይ ሰዎች መጠመቃቸው ተገልጿል። ርዕሰ ሊቃነ ጳጳሳት ለዚህ ቡድን ንግግር ሲያደርጉ ይህ ለሁለተኛ ጊዜ በሆኑ የተነገረ ሲሆን፣ ባለፈው ዓመት ርዕሰ ሊቃነ ጳጳሳት ሊዮ ከፈረንሳይ የመጡ አዲስ የተጠመቁትንና ለጥምቀት የሚዘጋጁትን በቫቲካን ውስጥ በግል ተቀብለው አነጋግሯቸው እንደነበርም ይታወሳል። በወቅቱ ርዕሰ ሊቃነ ጳጳሳቱ ለወጣቶቹ ባደረጉት ንግግር ጌታን በመከተል እናንተ የምድር ጨውና የዓለም ብርሃን ናችሁ ያሉ ሲሆን፣ ቤተ ክርስቲያን ለማደግና እርዳታ ለሚያስፈልገው እያንዳንዱ ሰው ቅርብ ሆና ለመቆየት የእናንተን ውብ የእምነት ምስክርነት ትሻለች ማለታቸው ይታወሳል። እነዚህ ቡድኖች በአሁኑ ወቅት ርዕሰ ሊቃነ ጳጳሳቱ ወደ ፈረንሳይ የሚያደርጉትን ጉብኝት የሚደግፈውን የበጎ ፈቃደኞች እንቅስቃሴ በማደራጀት ላይ እንደሚገኝ የተነገረ ሲሆን፣ ምንም እንኳ ጌታችን ኢየሱስ ክርስቶስ በቀኑ መጨረሻ ስለተቀጠሩት ሠራተኞች ከተናገረው ምሳሌ ጋር በሚመሳሰል መልኩ በመጨረሻው ሰዓት የተጠሩ ቢሆንም ለመላው ቤተ ክርስቲያን እጅግ አስፈላጊ በሆነ ዝግጅት ላይ መሳተፍ በመቻላቸው ደስ ሊላቸው እንደሚገባም ተነግሯል። በስታዴ ዴ ፍራንስ የሚደረገው የምሽት ጸሎትና ዝግጅት በዋናነት በዕድሜ ከፍ ላሉ ወጣቶች የታቀደ ቢሆንም የመካከለኛና የሁለተኛ ደረጃ ትምህርት ቤት ተማሪዎችም ከርዕሰ ሊቃነ ጳጳሳቱ ጋር ለመገናኘት ዝግጅት እያደረጉ መሆኑ የተገለጸ ሲሆን፣ በቻምፕስ ኤልዜስ እና በፕሌስ ዴ ላ ኮንኮርድ የሚደረገው የርዕሰ ሊቃነ ጳጳሳቱ ቅዳሴዎች ከመካሄዳቸው በፊት መስከረም 16 ቀን 2019 ዓ.ም ጠዋት የዓመቱ በጸደይ ወቅት ለወጣቶቹ በሚዘጋጀው የጸሎት መርሃ ግብር ላይ እንደሚሳተፉም ተነግሯል። ምዝገባው የሚጀምረው በመስከረም ወር ቢሆንም አዘጋጆቹ ቢያንስ 10,000 ተሳታፊዎች እንደሚገኙ የሚጠብቁ ሲሆን፣ ለታዳጊዎች የሚደረገውን ስብሰባ በማደራጀት ኃላፊነት የተሰጣቸው አባ ዣን ሚሼል ዱፖንት እንደ ተናገሩት ወጣቶቹ የርዕሰ ሊቃነ ጳጳሳቱ ጉብኝት ላይ ለመገኘት በጉጉት እየተጠባበቁ እንደሚገኝም አመላክተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፈረንሳይ የሚያደርጉት ሐዋርያዊ ጉብኝት ከመስከረም 15 እስከ 18 ቀን 2019 ዓ.ም ድረስ የሚካሄድ ሲሆን ይህ ዓለም ሕይወት እንዲኖራት በሚል መሪ ቃል የሚደረገው ሐዋርያዊ ጉብኝት ከቅዱስ ዮሐንስ ወንጌል ምዕራፍ 6 በተለይም በቁጥር 51 ላይ የተጠቀሰውን ጌታችን ኢየሱስ ክርስቶስ ከሰማይ የወረደ ሕይወትን የሚሰጥ እንጀራ እኔ ነኝ በማለት ስለ ቅዱስ ቁርባን የተናገረውን አስተምሮ የሚያመለክት መሆኑ የተነገረ ሲሆን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእነዚህ ቀናት ፓሪስን፣ ሉርድንና ሜትዝን ይጎበኛሉ ተብሎ እንደሚጠበቅም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
2: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። በዛሬው የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በተሰኘው ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን የምናደርሰው ዝግጅት የሚሆነው የሰው ሥራ በሚል ርዕስ የቀረበ አንድ አስተምሮ ይሆናል። አብራችሁን በመሆን እንድትከታተሉን በድጋሚ እንጋብዛለን።

የሰው ሥራ ተራ ቁጥር 1 መጽሐፍ ቅዱሳዊ ገጽታ አለታዋ ምድርን የማልማትና የመንከባከብ ግዴታ ብሉይ ኪዳን እግዚአብሔር ሁሉን ቻይ ፈጣሪ እንደሆነ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 2 ላይ እንደተገለጸው እንዲሁም መጽሐፈ ኢዮብ ምዕራፍ 38 እስከ 41 ላይ እንደተገለጸው አልፎም መዝሙር 104 እና መዝሙር 147 ላይ እንደተገለጸው ሰውን በአምሳሉ እንደፈጠረና ምድርን እንዲያርስ እንዳደረገው ዘፍጥረት 2:15 ላይ ያሳየናል። እግዚአብሔር ለመጀመሪያዎቹ ሰባውያን ጥንዶች ምድርንና ሌሎች ሕያዋን ፍጥረታትን ሁሉ እንዲገዙ አደራ ሰጣቸው ዘፍጥረት ምዕራፍ 1 ቁጥር 28 ላይ እንደተገለጸው። ስለዚህ ሰው በሌሎች ሕያዋን ፍጥረታት ላይ ያለው ሥልጣን የጨቋኝነት ወይም የግድየለሽነት ሳይሆን በእግዚአብሔር የተፈጠሩትን ነገሮች የማልማትና የመንከባከብ ነው ዘፍጥረት ምዕራፍ 2 ቁጥር 15 ላይ እንደተገለጸው። እነዚህ ነገሮች በሰው የተፈጠሩ አይደሉም፣ እግዚአብሔር ባለፊነት የሰጠው ውድ ስጦታ ነው እንጂ። ምድርን ማልማት ማለት በርሱ እንዲለማ መተው አይደለም። ምድርን መግዛት ማለት አንድ ጠቢብ ንጉስ ህዝቡን እረኛውን በጎቹን እንደሚጠብቅ መጠበቅ ማለት ነው። በፈጣሪ እቅድ ውስጥ በራሳቸው መልካም የሆኑ እነዚህ ፍጥረታት ለሰው አገልግሎት የተፈጠሩ ናቸው። መዝሙርተኛው የሰውን ታላቅነት ምስጢር ሲያደንቅ እንዲህ ይላል፣ ታስበው ዘንድ ሰው ምንድነው? ተገበኘው ዘንድ የሰው ልጅ ምንድነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በመስጋና ዘውድ ከለልከው፣ በእጅህም ሥራ ሁሉ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት ይላል መዝሙር 104 ከቁጥር 4 እስከ 7 ላይ እንደተገለጸው። ሥራ ገና ከመጀመሪያው የሰው ኑሮ አካል ሲሆን ሰው በኃጢአት ከመውደቁ በፊት የነበረ ነው። ስለዚህ ሥራ ቅጣት ወይም እርግማን አይደለም። ሥራ ልፋትና ድካም የሆነው ከእግዚአብሔር ጋር ያላቸውን እምነትና ስምምነት ባፈረሱት በአዳምና በሔዋን ኃጢአት ምክንያት ነው። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 6 እስከ 8 ላይ እንደተገለጸው እግዚአብሔር ክፉንና ደጉን ከሚያስታውቀው ዛፍ ዘፍጥረት ምዕራፍ 2 ቁጥር 17 ላይ እንደተገለጸው እንዳይበሉ መከልከሉ ሰው ሁሉንም ነገር በስጦታ መቀበሉንና እርሱ ራሱ ፍጥረት እንጂ ፈጣሪ እንደማይሆን ለማሳሰብ ነው። አዳምና ሔዋንን ለኃጢአት የገፋፋቸው ይህ እንደ እግዚአብሔር ትሆናላችሁ ዘፍጥረት ምዕራፍ 3 ቁጥር 5 ላይ እንደተገለጸው የሚለው ፈተና ነበር። እነርሱ ያለ እግዚአብሔር ፍቃድ የሁሉም ነገሮች ፍጹም ገዥ ለመሆን ፈለጉ። ከዚያን ጊዜ አንስቶ ምድር ጭንጫ ፍሬ የማትሰጥና አስቸጋሪ ሆነች ዘፍጥረት ምዕራፍ 4 ቁጥር 12 ላይ እንደተገለጸው። ሰው በግንባሩ ላብ ብቻ የምድርን ፍሬ እንዲያገኝ ሆነ ዘፍጥረት ምዕራፍ 3 ቁጥር 17 እና ቁጥር 19 ላይ እንደተገለጸው። የመጀመሪያዎቹ ወላጆቻችን በኃጢአት ቢወድቁም የእግዚአብሔር ዕቅድ የፍጥረታቱ ትርጉም ከነዚህ መካከል ፍጥረትን የማልማትና የመጠበቅ ኃላፊነት ያለበት ሰው ጭምር አልተለወጠም። ሥራ ክቡር ነው፣ ምክንያቱም ሥራ የሀብት ምንጭ ወይም ቢያንስ ጥሩ ኑሮ ለመኖር የሚያስችልና በመርህ ደረጃ ድህነትን ለማስወገድ አይነተኛ መሣሪያ ስለሆነ ነው መጽሐፈ ምሳሌ ምዕራፍ 10 ቁጥር 4 ላይ እንደተገለጸው። ነገር ግን ሥራን ወደ ማምለክ ፈተና ውስጥ መግባት አይገባም፣ ምክንያቱም የመጨረሻና ወሳኝ የሕይወት ትርጉም የሚገኘው በሥራ አይደለምና። ሥራ አስፈላጊ ነው፣ ነገር ግን የሕይወት ምንጭና የሰው መጨረሻ ግብ እግዚአብሔር እንጂ ሥራ አይደለም። እንዲያውም የጥበብ መጀመሪያ እግዚአብሔርን መፍራት ነው። ከዚያም የሚመነጨው የፍትሕ ጥያቄ ለትርፍ ከማሰብ ይቀድማል። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ ይሻላል ይለናል መጽሐፈ ምሳሌ ምዕራፍ 15 ቁጥር 16 ላይ እንደተገለጸው። በጽድቅ የሚገኝ ጥቂት ነገር በአመጽ ከሚገኝ ከብዙ ትርፍ ይሻላል መጽሐፈ ምሳሌ ምዕራፍ 16 ቁጥር 8 ላይ እንደተገለጸው። ስለ ሥራ ያለው የመጽሐፍ ቅዱስ አስተምሮ ማሳረጊያ የሰንበትን ዕረፍት የሚመለከት ትእዛዝ ነው። ሥራ መሥራት አስፈላጊው ለሆነው ለሰው ልጅ ይህ ዕረፍት ለተሟላ ነጻነት ይኸውም ለዘላለማዊ ሰንበት ተስፋ ይሰጠዋል መጽሐፈ ኢዮብ ምዕራፍ 4 ከቁጥር 9 እስከ 10 ላይ እንደተገለጸው። የሰንበት ዕረፍት ሰዎች ከፍጥረት ጀምሮ እስከ ድህነት ያለውን የእግዚአብሔርን ሥራ የማስታወስና እንደገና የማወቅ ራሳቸውን የእርሱ ሥራ መሆናቸውን የመገንዘብ
ኤፌሶን ምዕራፍ 2 ቁጥር 10 ላይ እንደተገለጸው እናም የሕይወታቸውና የሕልውናቸው ጌታ ለሆነው ለርሱ ምስጋና የማቅረብ እድል ይሰጣቸዋል። የሰንበት ትውስታና ተመክሮ በግዴታም ሆነ በውዴታ ሰዎች የሥራ ባሮች እንዳይሆኑና ማንኛውም አይነት ግልጽም ሆነ ስውር ብዝበዛ እንዳይካሄድባቸው ይከለክላል። እንዲያውም የሰንበት ረፍት ሰዎችን በስግደት አምልኮ እንዲሳተፉ ከማድረግ ባሻገር ድሆችን የሚጠቅም ነው። ዓላማው ሰዎችን ጸረ ማኅበራዊና ብልሹ ከሆነው የሰው ሥራ ነጻ ለማውጣት ጭምር ነው። የሰንበት ረፍት ለአንድ ዓመት እንኳ ሊቆይ ይችላል። ይህም በድሆች ስም የምድርን ፍሬ መውረሱንና የመሬት ባላባቶችን ንብረት የማፍራት መብት ማገድን ይጠይቃል። 6 ዓመት ምድርን ዝራ ፍሬዋንም አግባ፣ በ7ኛው ዓመት ግን ተዋት አሳርፋትም፣ የሕዝብህም ድሆች ይበሏታል፣ ያስቀሩትንም የሜዳ እንስሳ ይብላው። ይህንንም በወይንህና በወይራ ላይ አድርግ፣ ዘፍጥረት ምዕራፍ 23 ከቁጥር 10 እስከ 11 ላይ እንደተጠቀሰው። ይህ ባህል ጥልቅ ስሜትን የሚነካ ነው። ይህም ሀብት በጥቂቶች እጅ ማከማቸት አንዳንድ ጊዜ ሌሎች ሰዎችን ሀብት እንደሚያሳጣ ያመለክታል።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ የሰው ልጅ ስራን በተመለከተ መጽሐፍ ቅዱሳዊ ገጽታን ምን እንደሚመስል ማብራሪያ ነበር የሰጠነው። ራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
1: ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ነሐሴ 26 2018 ዓመተ ምህረት ስርጭታችን አሁን ጀመረ። ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ ፒዮ ሆስፒታል የክትትል ኮሚሽን አባላትን ተቀብለው ማነጋገራቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። የናይጄሪያ ጳጳሳት በሀገሪቱ የሚካሄዱ ጭፍጨፋዎችና የጅምላ አፈናዎች እንዲያቆሙ ጥሪ ማቅረባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በፈረንሳይ የሚገኙ ወጣቶች በሚቀጥለው ወር ለሚደረገው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት ዝግጅት እያደረጉ እንደሚገኙ መነገሩን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናችሁን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራቱ ኃይሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ ፒዮ ሆስፒታል የክትትል ኮሚሽን አባላትን ተቀብለው አነጋገሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፒየትሪልቺናው ቅዱስ ፒዮ ሆስፒታል የክትትል ኮሚሽን አባላት ጋር ነሐሴ 21 2018 ዓመተ ምህረት በካስቴል ጋንዶልፎ ተገናኝተው ተወያይተዋል። የኮሚሽኑ አባላት ሆስፒታሉ በአዲስ መልክ ከተመሰረተበት ያለፈው ግንቦት ወር ጀምሮ የተሰሩ ስራዎችን ለቅዱስነታቸው አብራርተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነሐሴ 21 2018 ዓመተ ምህረት የመከራ ማስታገሻ ቤት በመባል የሚታወቀው የቅዱስ ፒዮ የምርምር ሆስፒታል የክትትል ኮሚሽን አባላትን በካስቴል ጋንዶልፎ በሚገኘው የርዕሰ ሊቃነ ጳጳሳት ማረፊያ ተቀብለው አነጋግረዋል። በደቡብ ጣሊያን ሳን ጆቫኒ ሮቶንዶ የሚገኘውና የመከራ ማስታገሻ ቤት በመባል የሚታወቀው ይህ ከፍተኛ የጤና ማዕከል በፒየትሪልቺናው ቅዱስ ፒዮ የተቋቋመ ሲሆን አዲስ የሥራ አፈጻጸም ኮሚሽኑ የተመሠረተው ግንቦት 19 2018 ዓመተ ምህረት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፈርመው ባጸደቁት ደንብ መሠረት እንደሆነ ታውቋል። ከቅዱስነታቸው ጋር ማክሰኞ ነሐሴ 26 2018 ዓመተ ምህረት በተካሄደው ስብሰባ ላይ የኮሚሽኑ ፕሬዚደንት ማክሲሚኖ ካቫሌሮ ሌዶ፣ አስተባባሪው ፋቢዮ ጋስፐሪኒ፣ የጽህፈት ቤቱ ጠቅላላ ጉዳዮች ምክትል ኃላፊ ሞንሲኞር ፓውሎ ሩዴሊ፣ በሐዋርያዊ መንበር የንብረት አስተዳደር ክፍል ፕሬዚደንት ሊቀ ጳጳስ አቡነ ጆርዳኖ ፒቺኖቲ፣ የፎጃ ቦቢኖ ሀገር ስብከት ሊቀ ጳጳስ ብፁዕ አቡነ ጆርጆ ፌሬቲና የኮሚሽኑ ዋና ጸሐፊ ፋብሪሲዮ ኮላቺ ተገኝተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስብሰባው ወቅት የኮሚሽኑን የሥራ አፈጻጸም ሂደት ተመልክተዋል። በሳን ጆቫኒ ሮቶንዶ የሚገኘው የመከራ ማስታገሻ ቤት ወይም ሆስፒታል እንደገና በመጀመሩ ምክንያት የፋውንዴሽኑን ኢኮኖሚያዊና የፋይናንስ ሁኔታ በመተንተን የሥራውን የረጅም ጊዜ ዘላቂነት ለማረጋገጥ በሚያግዙ ተገቢ መፍትሄዎች ላይ ልዩ ትኩረት ተሰጥቷል። ኮሚሽኑ በአሁኑ ጊዜ ተግባሮቹን የሚመሩ ዋና ዋና ጉዳዮችን ያቀረበ ሲሆን እነርሱም ከሠራተኞች ጋር ያለውን ግንኙነት ማረጋጋትና ማሳደግ፣ ከጣሊያን ሕዝባዊ ተቋማት ጋር ያለውን ትብብር ማጠናከር፣ የጠቃሚ ሀብቶች ደህንነትን ማስጠበቅና ዋና ዋና የተባሉ መሰናክሎችን ቀስ በቀስ መቀነስ እንደሆነ ታውቋል። እነዚህ ተግባራት መስራቹ ለኮሚሽኑ የሰጣቸው የኃላፊነት አይነቶች ሲሆኑ ይህም ሁኔታዎችን ወደ ነበሩበት ለመመለስ ቀጣይነቱንና ዓላማውን በማክበር አገልግሎቱን ዳግም ለማስጀመር የተያዙ እቅዶችን ተግባራዊ ማድረግ እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እስካሁን ድረስ ኮሚሽኑ ያከናወናቸውን ሥራዎች በትኩረት ካዳመጡ በኋላ የተከናወነበትን መንገድ በቅርበት ለመከታተል ያላቸውን ቁርጠኝነት አረጋግጠዋል። ስለዚህ ኮሚሽኑ በተሰጠው ሥልጣን መሠረት ተግባሮቹን እንደሚቀጥል ታውቋል። ሆስፒታሉ በቅዱስ ፒዮ የተጀመረው ሥራ ቀጣይነትና የወደፊት ተስፋን ለማረጋገጥ በማሰብ ተለይተው የተቀመጡ የድርጊት መስመሮችን ይበልጥ በመመርመርና በመተግበር ላይ እንደሚገኝ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የናይጄሪያ ብፁዓን ጳጳሳት በአገሪቱ የሚካሄዱ ጭፍጨፋዎችና የጅምላ አፈናዎች እንዲያቆሙ ጥሪ አቀረቡ። በናይጄሪያ የተከሰተውን አሳዛኝ ሁኔታ የገመገሙት የናይጄሪያ ካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዚደንትና የካዱና ሀገር ስብከት ሊቀ ጳጳስ ብፁዕ አቡነ ማቴው ማንኦሶ እንዳጎሶ በኒጀር ግዛት ቦርጎ ውስጥ ከ60 በላይ ምዕመናንን ያፈናቀለ የቅርብ ጊዜ አረመኔያዊ አፈናና በቤኑዌ ግዛት ኡኩም ሌሎች 17 ሰዎች በከባድ ሁኔታ መቁሰላቸውና የ47 ንጹሐን ዜጎች አሰቃቂ ግድያ የጸጥታ ሁኔታውን የበለጠ እያባባሰ መጥቷል ሲሉ አስታውቀዋል። በቅርቡ በናይጄሪያ የተከሰተውን አሳዛኝ ሁኔታን በማየት የናይጄሪያ ካቶሊክ ጳጳስ ብፁዕ አቡነ ማቴው ማንኦሶ በሳምንቱ መጨረሻ የሰጡትን መግለጫ በመጥቀስ ፊደስ የዜና ወኪል ሪፖርት አውጥቷል። በመስጊድ፣ በቤተ ክርስቲያን፣ በገበያ ወይም በቤታቸው ውስጥም ቢሆን ናይጄሪያውያን መገደላቸው፣ መጎዳታቸውና በግዳጅ መፈናቀላቸው ቀጥሏል ሲሉ የናይጄሪያ ካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዚደንት ሊቀ ጳጳስ አቡነ ማቴው ማንኦሶ ተናግረዋል። የናይጄሪያ ብፁዓን ጳጳሳት በልዩ ልዩ የታጠቁ ቡድኖች በተፈጸሙ ጥቃት ለተጎዱት በሙሉ የተሰማቸውን ሐዘን ገልጸው በቤኑዌ ግዛት ለሚገኙ ቤተሰቦች መጽናናትን በመመኘት የተጎዱትም ቶሎ እንዲያገግሙ እንጸልያለን ሲሉ በቦርጎ ውስጥ ከሚገኝ የሙስሊም ማኅበረሰብ ጋር ያላቸውን ልዩ አጋርነት ገልጸዋል። ሊቀ ጳጳስ ብፁዕ አቡነ ማቴው ማንኦሶ በመግለጫቸው በኒጀር ግዛትና በመላው ናይጄሪያ ውስጥ ከሚገኙ ሙስሊም ወንድሞቻችንና እህቶቻችን ጋር በጽኑ በመተባበር እንቆማለን፣ በቅርቡ የተጠለፉት 60 ሙስሊም ምዕመናን ደህንነታቸው ተጠብቆ ጉዳት እንዳይደርስባቸው እንደሚጸልዩ ከገለጹ በኋላ በማንኛውም የአምልኮ ቦታ ላይ የሚሰነዘር ጥቃት በመላው ማኅበረሰባችን ላይ የሚፈጸም ጥቃት ነው ሲሉ ተናግረዋል። ብፁዓን ጳጳሳቱ የጠቀሷቸው ክስተቶች በኒጀር ግዛት አርብ ነሐሴ 15 የተፈጸመ በሰሜን ማዕከላዊ ናይጄሪያ በሚገኘው በቦርጉ ክልላዊ መንግስትና በቤኑዌ ግዛት በሰሜን ማዕከላዊ ናይጄሪያ በሚገኘው የኡኩም ግዛት ውስጥ የተፈጸሙ ተከታታይ ጥቃቶች አካል እንደሆነ ታውቋል። የታጠቁ ቡድኖች ምናልባትም ክላኩራዋ ወይም ማህሙዳ ከሚባል ተቀናቃኝ ቡድን ጋር በቦርጉና በዴካራ አውራጃ ማህበረሰቦችና መስጊዶች ላይ የተቀናጀ ጥቃት የፈጸሙ ሲሆን ኢላማዎቹ በዴካራ የሚገኙ በርካታ መስጊዶችን ማዕከላዊ መስጊድን ጨምሮ በኪፔኒያ በሳቦን ጊዳዛና እና እንደ ማሳካ በመሳሰሉ አካባቢዎች ያሉ መንደሮችን እንደሚያካትቱ ታውቋል። አጥቂዎቹ በአርብ ጸሎት ወቅት መስጊዶችን ከወረሩ በኋላ ምዕመናኑን አፍነው በመውሰድ ብዙዎቹን በካይንጂ ሐይቅ ዙሪያ ወደሚገኙ ደኖች እንደወሰዷቸው ታውቋል። የታፈኑት ሰዎች ቁጥር ግምት የተለያየ ሲሆን አንዳንድ ምንጮች ከ60 በላይ እንደሆኑ፣ ሌሎች ደግሞ ከ100 በላይ እንደሆኑ ይናገራሉ። አንዳንድ የአይን ምስክሮች እንደሚሉት ሽፍቶቹ ሴቶችንና ሕፃናትን ከቤት ወደ ቤት እየገቡ ይዘው መጥለፋቸውን ተናግረዋል። በኡኩም ከነሐሴ 10 እስከ ነሐሴ 11 ባለው ጊዜ ውስጥ ሞተር ሳይክል የያዙ የታጠቁ ቡድኖች በእምባዙንና እምባቴሬ ማውራጃዎች በሚገኙ በርካታ ማህበረሰቦች ላይ በተመሳሳይ ጊዜ በፈጸሙ ጥቃት 47 ሰዎችን ገድለው በ17 ሰዎች ላይ ደግሞ ከባድ ጉዳት አድርሰውባቸዋል። በናይጄሪያ ማህበረሰቦች ላይ የተፈጸሙትን ጥቃቶችና ሌሎች የአመፅ ድርጊቶችን ያስታወሱት ብፁዓን ጳጳሳቱ የመንግሥት ባለሥልጣናትና የአገሪቱ የጸጥታ ኤጀንሲዎች በአገሪቱ ላይ የሚደርሰውን እልቂት ለማስቆም የተቻላቸውን ሁሉ እንዲያደርጉ በማለት ጥሪያቸውን አቅርበዋል። የናይጄሪያ ካቶሊክ ብፁዓን ጳጳሳት ጉባኤ አባላት ለወንበዴዎች፣ ለአሸባሪዎች፣ ለአጋቾችና ለዋና አበዳሪዎቻቸው የደም መፍሰስን እንዲያቆሙ በማለት ባቀረቡት ጠንካራ ጥሪ የሰው ልጅ ሕይወት የእግዚአብሔር ብቻ ነው፣ እንዲህ አይነቱን ጭካኔ የሚያጸድቅ ምንም ምክንያት የለም፣ በንጹሐን ሰዎች እንባ የወደፊት ሕይወትን መገንባት አይቻልም ሲሉ መግለጫቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ነሐሴ 26 2018 ዓመተ ምሕረት ዝግጅታችን ነው። በፈረንሳይ የሚገኙ ወጣቶች በሚቀጥለው ወር ለሚደረገው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት ዝግጅት እያደረጉ እንደሚገኙ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርብልናል።
1: ከ18 ዓመታት በኋላ ለመጀመሪያ ጊዜ የሆነው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፈረንሳይ የሚያደርጉት ጉብኝት ከአንድ ወር ባነሰ ጊዜ ውስጥ የሚጀመር ሲሆን በተለየ ሁኔታ ወጣቶች ይህንን ክስተት በጉጉት እንደሚጠብቁና በጉብኝቱ ወቅትም ርዕሰ ሊቃነ ጳጳሳቱን ከሚያጅቡት መካከል ዋነኞቹ ይሆናሉ ተብሎ እንደሚጠበቅም ተነግሯል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የፈረንሳይ ግዛቶችን 3 ጊዜ መጎብኘታቸው የሚታወቅ ሲሆን እንደነዚህ ግዛቶች ውስጥ እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት በስትራስቡርግ ለሚገኘው የአውሮፓ ፓርላማ ንግግር ያደረጉበት ወቅት፣ በ2023 ለሜዲትራኒያን ጉባኤዎች ወደ ማርሴ ከተማ የተጓዙበት ወቅት፣ እንዲሁም በ2024 ዓ ም ደግሞ በህዝባዊ እምነት መገለጫዎች ላይ በተደረገ ጉባኤ ላይ ለመሳተፍ ኮርሲካን በጎበኙበት ወቅት መሆናቸው ይታወቃል። ይህ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት ከ18 ዓመታት በኋላ ወደ ፈረንሳይ የሚደረግ የመጀመሪያው ይፋዊ ሐዋርያዊ ጉብኝት እንደሚሆን የተነገረ ሲሆን እንደ አውሮፓውያን አቆጣጠር በ2008 ዓ ም በኖትርዳም ካቴድራል ከርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛ ጋር የተገናኙት ወጣቶች በአሁኑ ወቅት ወላጆች መሆናቸውን፣ ልጆቻቸውም የርዕሰ ሊቃነ ጳጳሳት ሊዮን ጉብኝት በጉጉት እየጠበቁ እንደሚገኝና ይህ ጉብኝት ለልጆቹ በሕይወት ዘመናቸው የመጀመሪያው፣ ለወላጆቻቸው ደግሞ በአዋቂነት ዘመናቸው የመጀመሪያው የርዕሰ ሊቃነ ጳጳሳት ጉብኝት እንደሚሆንም ተገልጿል። በፓሪስ አቅራቢያ በሚገኘው ስታድ ዴ ፍራንስ ስቴዲየም ውስጥ የተዘጋጁት ወደ 80 ሺህ የሚጠጉ መቀመጫዎች በአንድ ሰዓት ጊዜ ውስጥ ሙሉ በሙሉ መያዛቸው ወጣቶቹ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት ያላቸውን ከፍተኛ ፍላጎት ያሳያል የተባለ ሲሆን፣ በፈረንሳይ ትልቁ የስፖርት ማዕከል ውስጥ በሚካሄደው በዚህ የመጀመሪያ ሃይማኖታዊ ስብሰባ ወቅት ቅዱስነታቸው ከወጣቶቹ ጋር በመሆን የምሽት ጸሎትና የሱባኤ ጊዜን እንደሚያሳልፉም ተነግሯል። ምንም እንኳ ለጉብኝቱ የተዘጋጀው ዝርዝር መርሃ ግብር እስካሁን ይፋ ባይደረግም የሚዲያ ዘገባዎች እንደሚያመለክቱት በፈረንሳይ የሚገኙ በርካታ ወጣቶች ለክርስትና እምነት ያላቸው ፍላጎት እያደገ መምጣቱን የሚያሳዩ ሲሆን የእነሱ አርአያ የሆነው ሰዎችም ብዙውን ጊዜ የእምነት ምስክሮች መሆናቸው፣ እንዲሁም በርዕሰ ሊቃነ ጳጳሳቱ ጉብኝት ላይ ዝግጅቶች ከሚያቀርቡት ወጣቶች መካከል ከእግዚአብሔር ጋር ስላላት ግንኙነት ዘወትር በግልጽ የምትናገረው የ17 ዓመቷ ታዋቂ ዘማሪ ሞንሮ እንደምትገኝበትም ተመላክቷል። ዘማሪዋ በዘንድሮ የዩሮቪዥን የሙዚቃ ውድድር ፈረንሳይን ወክላ የተወዳደረች ሲሆን በእለት እለት ህይወቷን በመላ ሀገሪቱ በሚገኙ የፈረንሳይ ካቴድራሎች ውስጥ ሃይማኖታዊ መዝሙሮችን በማቅረብ እንደምትታወቅም ተነግሯል። ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ለሚደረገው ውይይት በከፍተኛ ሁኔታ የተዘጋጁ ከሚገኙ ቡድኖች መካከል ላሲቴ ሲሌስቴ የተሰኘውና በፓሪስ ክልል ውስጥ ካሉ ችግር ካለባቸው አካባቢዎች የመጡ ወጣቶችን የሚያገናኘው ትስስር አንዱ ሲሆን፣ ይህ ሰማያዊ ከተማ የሚል አቻ ትርጉም ያለው የቡድኑ ስያሜ ተፈጥሮ ከመጽሐፍ ቅዱሳዊው አዲሲቷ ኢየሩሳሌም ጋር የተቆራኘ መሆኑም ተነግሯል። እስካሁን ያልተጠመቁትን ጨምሮ ከነዚህ ወጣቶች መካከል አንዳንዶቹ ባለፈው ዓመት በሮም በተካሄደው የወጣቶች ኢዩቤሊዩ በዓል ላይ የተሳተፉ ሲሆን በወቅቱም ስለ እምነት በርካታ ጥያቄዎችን መጠየቃቸው እንዲሁም በሮም ያገኙት ተመክሮ ርዕሰ ሊቃነ ጳጳሳት ሊዮን በፈረንሳይ በደመቀ ሁኔታ ለመቀበል እንዳነሳሳቸው ተነግሯል። በስታድ ዴ ፍራንስ የሚደረገው የጸሎት ስነ ስርዓት አዘጋጆች መካከል የላሲቴ ሴሌስቴ ቡድን ተባባሪ መስራችና የቅዱስ ማርቲን ማህበረሰብ አባል የሆኑት አባ አሌክሲስ ጀርሞን አንዱ ሲሆኑ፣ ካህኑ ከፈረንሳዩ ሳምንታዊ ፋምብሌ ክሬቲን መጽሔት ጋር ባደረጉት ቃለ ምልልስ ወጣቶቹ ምንም እንኳ እምነቱን የተቀበሉትና የተጠመቁት ከሕፃንነት ዕድሜ ከፍ ካሉ በኋላ ቢሆንም የቅድስና መንገድን እንዲከተሉ የሚያበረታታና የፈረንሳይ ቅዱሳንን ታሪኮች የሚያካትት የጸሎት መርሃ ግብር እንደሚኖርም አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፓሪስ የካቶሊክ የትምህርት ተቋም ግቢ ውስጥ አዲስ ከተጠመቁ ምዕመናንና ለሚስጥረ ጥምቀት ከሚዘጋጁት ወጣቶች ጋር በሚገናኙበት ወቅት ንግግር ያደርጉላቸዋል ተብሎ የሚጠበቅ ሲሆን፣ የእነዚህ ወጣቶች ቁጥር በቅርብ ዓመታት ውስጥ እየጨመረ መምጣቱም የፈረንሳይን ቤተ ክርስቲያንን ያስገረመና ያስደሰተ ክስተት መሆኑና በዘንድሮ የትንሣኤ ዋዜማ ብቻ ከ21300 በላይ ሰዎች መጠመቃቸው ተገልጿል። ርዕሰ ሊቃነ ጳጳሳት ለዚህ ቡድን ንግግር ሲያደርጉ ይህ ለሁለተኛ ጊዜ በሆኑ የተነገረ ሲሆን፣ ባለፈው ዓመት ርዕሰ ሊቃነ ጳጳሳት ሊዮ ከፈረንሳይ የመጡ አዲስ የተጠመቁትንና ለጥምቀት የሚዘጋጁትን በቫቲካን ውስጥ በግል ተቀብለው አነጋግሯቸው እንደነበርም ይታወሳል። በወቅቱ ርዕሰ ሊቃነ ጳጳሳቱ ለወጣቶቹ ባደረጉት ንግግር ጌታን በመከተል እናንተ የምድር ጨውና የዓለም ብርሃን ናችሁ ያሉ ሲሆን፣ ቤተ ክርስቲያን ለማደግና እርዳታ ለሚያስፈልገው እያንዳንዱ ሰው ቅርብ ሆና ለመቆየት የእናንተን ውብ የእምነት ምስክርነት ትሻለች ማለታቸው ይታወሳል። እነዚህ ቡድኖች በአሁኑ ወቅት ርዕሰ ሊቃነ ጳጳሳቱ ወደ ፈረንሳይ የሚያደርጉትን ጉብኝት የሚደግፈውን የበጎ ፈቃደኞች እንቅስቃሴ በማደራጀት ላይ እንደሚገኝ የተነገረ ሲሆን፣ ምንም እንኳ ጌታችን ኢየሱስ ክርስቶስ በቀኑ መጨረሻ ስለተቀጠሩት ሰራተኞች ከተናገረው ምሳሌ ጋር በሚመሳሰል መልኩ በመጨረሻው ሰዓት የተጠሩ ቢሆንም ለመላው ቤተ ክርስቲያን እጅግ አስፈላጊ በሆነ ዝግጅት ላይ መሳተፍ በመቻላቸው ደስ ሊላቸው እንደሚገባም ተነግሯል። በስታዴ ዴ ፍራንስ የሚደረገው የምሽት ጸሎትና ዝግጅት በዋናነት በዕድሜ ከፍ ላሉ ወጣቶች የታቀደ ቢሆንም የመካከለኛና የሁለተኛ ደረጃ ትምህርት ቤት ተማሪዎችም ከርዕሰ ሊቃነ ጳጳሳቱ ጋር ለመገናኘት ዝግጅት እያደረጉ መሆኑ የተገለጸ ሲሆን፣ በቻምፕስ ኤልዜስ እና በፕሌስ ዴ ላ ኮንኮርድ የሚደረገው የርዕሰ ሊቃነ ጳጳሳቱ ቅዳሴዎች ከመካሄዳቸው በፊት መስከረም 16 ቀን 2019 ዓ.ም ጠዋት የዓመቱ በጸደይ ወቅት ለወጣቶቹ በሚዘጋጀው የጸሎት መርሃ ግብር ላይ እንደሚሳተፉም ተነግሯል። ምዝገባው የሚጀምረው በመስከረም ወር ቢሆንም አዘጋጆቹ ቢያንስ 10,000 ተሳታፊዎች እንደሚገኙ የሚጠብቁ ሲሆን፣ ለታዳጊዎች የሚደረገውን ስብሰባ በማደራጀት ኃላፊነት የተሰጣቸው አባ ዣን ሚሼል ዱፖንት እንደተናገሩት ወጣቶቹ የርዕሰ ሊቃነ ጳጳሳቱ ጉብኝት ላይ ለመገኘት በጉጉት እየተጠባበቁ እንደሚገኝም አመላክተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፈረንሳይ የሚያደርጉት ሐዋርያዊ ጉብኝት ከመስከረም 15 እስከ 18 ቀን 2019 ዓ.ም ድረስ የሚካሄድ ሲሆን፣ ይህ ዓለም ሕይወት እንዲኖራት በሚል መሪ ቃል የሚደረገው ሐዋርያዊ ጉብኝት ከቅዱስ ዮሐንስ ወንጌል ምዕራፍ 6 በተለይም በቁጥር 51 ላይ የተጠቀሰውን ጌታችን ኢየሱስ ክርስቶስ ከሰማይ የወረደ ሕይወትን የሚሰጥ እንጀራ እኔ ነኝ በማለት ስለ ቅዱስ ቁርባን የተናገረውን አስተምሮ የሚያመለክት መሆኑ የተነገረ ሲሆን፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእነዚህ ቀናት ፓሪስን፣ ሉርድንና ሜትዝን ይጎበኛሉ ተብሎ እንደሚጠበቅም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይሌ ጊዮርጊስ ነው።
2: ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። በዛሬው የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በተሰኘው ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን የምናደርሰው ዝግጅት የሚሆነው የሰው ሥራ በሚል አርዕስት የቀረበ አንድ አስተምሮ ይሆናል። አብራችሁን በመሆን እንድትከታተሉን በድጋሚ እንጋብዛለን።

የሰው ሥራ ተራ ቁጥር 1 መጽሐፍ ቅዱሳዊ ገጽታ አለታዋ ምድርን የማልማትና የመንከባከብ ግዴታ ብሉይ ኪዳን እግዚአብሔር ሁሉን ቻይ ፈጣሪ እንደሆነ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 2 ላይ እንደተገለጸው እንዲሁም መጽሐፈ ኢዮብ ምዕራፍ 38 እስከ 41 ላይ እንደተገለጸው አልፎም መዝሙር 104 እና መዝሙር 147 ላይ እንደተገለጸው ሰውን በአምሳሉ እንደፈጠረና ምድርን እንዲያርስ እንዳደረገው ዘፍጥረት 2:15 ላይ ያሳየናል። እግዚአብሔር ለመጀመሪያዎቹ ሰባውያን ጥንዶች ምድርንና ሌሎች ሕያዋን ፍጥረታትን ሁሉ እንዲገዙ አደራ ሰጣቸው ዘፍጥረት ምዕራፍ 1 ቁጥር 28 ላይ እንደተገለጸው። ስለዚህ ሰው በሌሎች ሕያዋን ፍጥረታት ላይ ያለው ሥልጣን የጨቋኝነት ወይም የግድየለሽነት ሳይሆን በእግዚአብሔር የተፈጠሩትን ነገሮች የማልማትና የመንከባከብ ነው ዘፍጥረት ምዕራፍ 2 ቁጥር 15 ላይ እንደተገለጸው። እነዚህ ነገሮች በሰው የተፈጠሩ አይደሉም፣ እግዚአብሔር ባለፊነት የሰጠው ውድ ስጦታ ነው እንጂ። ምድርን ማልማት ማለት በርሱ እንዲለማ መተው አይደለም። ምድርን መግዛት ማለት አንድ ጠቢብ ንጉስ ህዝቡን ረኛውን በጎቹን እንደሚጠብቅ መጠበቅ ማለት ነው። በፈጣሪ እቅድ ውስጥ በራሳቸው መልካም የሆኑ እነዚህ ፍጥረታት ለሰው አገልግሎት የተፈጠሩ ናቸው። መዝሙርተኛው የሰውን ታላቅነት ምስጢር ሲያደንቅ እንዲህ ይላል፣ ታስበው ዘንድ ሰው ምንድነው? ትገበኘው ዘንድ የሰው ልጅ ምንድነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው፣ በእጅህም ሥራ ሁሉ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት ይላል መዝሙር 104 ከቁጥር 4 እስከ 7 ላይ እንደተገለጸው። ሥራ ገና ከመጀመሪያው የሰው ኑሮ አካል ሲሆን ሰው በኃጢአት ከመውደቁ በፊት የነበረ ነው። ስለዚህ ሥራ ቅጣት ወይም እርግማን አይደለም። ሥራ ልፋትና ድካም የሆነው ከእግዚአብሔር ጋር ያላቸውን እምነትና ስምምነት ባፈረሱት በአዳምና በሔዋን ኃጢአት ምክንያት ነው። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 6 እስከ 8 ላይ እንደተገለጸው እግዚአብሔር ክፉንና ደጉን ከሚያስታውቀው ዛፍ ዘፍጥረት ምዕራፍ 2 ቁጥር 17 ላይ እንደተገለጸው እንዳይበሉ መከልከሉ ሰው ሁሉንም ነገር በስጦታ መቀበሉንና እርሱ ራሱ ፍጥረት እንጂ ፈጣሪ እንደማይሆን ለማሳሰብ ነው። አዳምና ሔዋንን ለኃጢአት የገፋፋቸው ይህ እንደ እግዚአብሔር ትሆናላችሁ ዘፍጥረት ምዕራፍ 3 ቁጥር 5 ላይ እንደተገለጸው የሚለው ፈተና ነበር። እነርሱ ያለ እግዚአብሔር ፍቃድ የሁሉም ነገሮች ፍጹም ገዥ ለመሆን ፈለጉ። ከዚያን ጊዜ አንስቶ ምድር ጭንጫ ፍሬ የማትሰጥና አስቸጋሪ ሆነች ዘፍጥረት ምዕራፍ 4 ቁጥር 12 ላይ እንደተገለጸው። ሰው በግንባሩ ላብ ብቻ የምድርን ፍሬ እንዲያገኝ ሆነ ዘፍጥረት ምዕራፍ 3 ቁጥር 17 እና ቁጥር 19 ላይ እንደተገለጸው። የመጀመሪያዎቹ ወላጆቻችን በኃጢአት ቢወድቁም የእግዚአብሔር ዕቅድ የፍጥረታቱ ትርጉም ከነዚህ መካከል ፍጥረትን የማልማትና የመጠበቅ ኃላፊነት ያለበት ሰው ጭምር አልተለወጠም። ሥራ ክቡር ነው፣ ምክንያቱም ሥራ የሀብት ምንጭ ወይም ቢያንስ ጥሩ ኑሮ ለመኖር የሚያስችልና በመርህ ደረጃ ድህነትን ለማስወገድ አይነተኛ መሣሪያ ስለሆነ ነው መጽሐፈ ምሳሌ ምዕራፍ 10 ቁጥር 4 ላይ እንደተገለጸው። ነገር ግን ሥራን ወደ ማምለክ ፈተና ውስጥ መግባት አይገባም፣ ምክንያቱም የመጨረሻና ወሳኝ የሕይወት ትርጉም የሚገኘው በሥራ አይደለምና። ሥራ አስፈላጊ ነው፣ ነገር ግን የሕይወት ምንጭና የሰው መጨረሻ ግብ እግዚአብሔር እንጂ ሥራ አይደለም። እንዲያውም የጥበብ መጀመሪያ እግዚአብሔርን መፍራት ነው። ከዚያም የሚመነጨው የፍትሕ ጥያቄ ለትርፍ ከማሰብ ይቀድማል። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ ይሻላል ይለናል መጽሐፈ ምሳሌ ምዕራፍ 15 ቁጥር 16 ላይ እንደተገለጸው። በጽድቅ የሚገኝ ጥቂት ነገር በአመጽ ከሚገኝ ከብዙ ትርፍ ይሻላል መጽሐፈ ምሳሌ ምዕራፍ 16 ቁጥር 8 ላይ እንደተገለጸው። ስለ ሥራ ያለው የመጽሐፍ ቅዱስ አስተምሮ ማሳረጊያ የሰንበትን ዕረፍት የሚመለከት ትእዛዝ ነው። ሥራ መሥራት አስፈላጊው ለሆነው ለሰው ልጅ ይህ ዕረፍት ለተሟላ ነጻነት ይኸውም ለዘላለማዊ ሰንበት ተስፋ ይሰጠዋል መጽሐፈ ኢዮብ ምዕራፍ 4 ከቁጥር 9 እስከ 10 ላይ እንደተገለጸው። የሰንበት ዕረፍት ሰዎች ከፍጥረት ጀምሮ እስከ ድህነት ያለውን የእግዚአብሔርን ሥራ የማስታወስና እንደገና የማወቅ ራሳቸውን የእርሱ ሥራ መሆናቸውን የመገንዘብ
ኤፌሶን ምዕራፍ 2 ቁጥር 10 ላይ እንደተገለጸው እናም የሕይወታቸውና የሕልውናቸው ጌታ ለሆነው ለርሱ ምስጋና የማቅረብ እድል ይሰጣቸዋል። የሰንበት ትውስታና ተመክሮ በግዴታም ሆነ በውዴታ ሰዎች የሥራ ባሮች እንዳይሆኑና ማንኛውም አይነት ግልጽም ሆነ ስውር ብዝበዛ እንዳይካሄድባቸው ይከለክላል። እንዲያውም የሰንበት ረፍት ሰዎችን በስግደት አምልኮ እንዲሳተፉ ከማድረግ ባሻገር ድሆችን የሚጠቅም ነው። ዓላማው ሰዎችን ጸረ ማኅበራዊና ብልሹ ከሆነው የሰው ሥራ ነጻ ለማውጣት ጭምር ነው። የሰንበት ረፍት ለአንድ ዓመት እንኳ ሊቆይ ይችላል። ይህም በድሆች ስም የምድርን ፍሬ መውረሱንና የመሬት ባላባቶችን ንብረት የማፍራት መብት ማገድን ይጠይቃል። 6 ዓመት ምድርን ዝራ ፍሬዋንም አግባ፣ በሰባተኛው ዓመት ግን ተዋት አሳርፋትም፣ የሕዝብህም ድሆች ይበሏታል፣ ያስቀሩትንም የሜዳ እንስሳ ይብላው። ይህንንም በወይንህና በወይራ ላይ አድርግ፣ ዘፍጥረት ምዕራፍ 23 ከቁጥር 10 እስከ 11 ላይ እንደተጠቀሰው። ይህ ባህል ጥልቅ ስሜትን የሚነካ ነው። ይህም ሀብት በጥቂቶች እጅ ማከማቸት አንዳንድ ጊዜ ሌሎች ሰዎችን ሀብት እንደሚያሳጣ ያመለክታል።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ የሰው ልጅ ስራን በተመለከተ መጽሐፍ ቅዱሳዊ ገጽታን ምን እንደሚመስል ማብራሪያ ነበር የሰጠነው። ራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
1: ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።